0: ከቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን አሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 18 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ናይቲ ብዓለም ለኻዊ ማእከል መጽናዕቲ ልዮን መበል 14 እተወደበ ኣኼባን ንወግዓዊ ምብጻሕ ናብ ቅድስቲ መንበር ኣብ ከተማ ሮማ ንዝርከቡ ዘለዉ ብፁዓን ጳጳሳት ሃገረ ኡራግዋይን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ናይ ድሕሪ ቐትሪ ክፍለ ጊዜ ድማ ኣብ ሰበኻዊ ጉባኤ ርእሰ ሰበኻታት ሮማ ኣብ ባዚሊካ ቅዱስ ዮሃንስ ላተራን ከም እተሳተፉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 18 መስከረም መደብ ፈነወና ጉጅለታት ግብረ ሰናይን ምትሕግጋዝን ከተማ ፓሪስ ንሃዋርያዊ ምብጻሕ ርእሰ ሊቃነ ጳጳሳት ዘካይድዎ ዘለዉ ምስንዳዋት ብፁዓን ጳጳሳት ሃገረ ኡራጓይ ቀቅድሚ ሃዋርያዊ ዑደት ቅዱስነቶም ናብ ቅድስቲ መንበር ዘካይድዎ ዘለዉ ወግዓዊ ምብጻሕ ዋዕላ ሲኖዳዊ ጉዕዞ ኤውሮጳ ኣብ ከተማ ቬልሳ ኦስትሪያ ክካየድ ዝጸንሐ ከም እተዛዘመ ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 12 መስከረም 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ከቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ተወከልቲ ናይቲ ኣብ ርእሰ ኸተማ ፈረንሳ ዘገልግሉ ናይ ግብረ ሰናይ ውድባት ብዛዕባ ኣገዳስነት ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ማእከል ማሕበራዊ ደገፍን ምትሕግጋዝን ማይሶን በኪታ ዝገብርዎ ምብጻሕ የስተንትኑ። ብዛዕባ እተን ዝሓልዩሎም ግዳም ሓደርን ደቂ ኣንስትዮን ሓሳባተን ክገልጻ ናጻ ዝኾና ፍልስፍናዊ ካፌታት ዝስመያ ኩሉ ሰብ ማዕረ ዝኾነሉ ማእዝናት ርክብ ንምህናጽ ከምኡውን ብዛዕባ እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ልቦም ዘንበሩሎም ምኽሪ ይምስክሩ። ንኡሳን ክትኮኑ ኣለኩም። ኣብ ፓሪስ ሓድነት ብግዳማዊ ማእዝን እዩ ዝንቀሳቐስ። ካብ ክብ ዝበለ መድረኽ ዘይኮነስ ከም ፈለግሴን ካብ ማእከልታ ኸተማ ናብ ወሰናስን እዩ ዝውሕዝ። ንመንእሰያትን ግዳም ሓደርን ኣብ ዙርያ ሓደ ሰደቓ ዘተ ድማ ይእክቦም። እዚኣቶም ድማ ሓደ ዓይነት ስጋኣትን ግሉልነትን እዮም ዝፈልጡ። ብትርጓሜ ናይ ቋንቋ ፈረንሳይ ደኣ እምበር ብቋንቋ ጣልያን ብዘይኮነ ብሓደ ካፌ ብዝብል ስያሜ ኸኣ እዩ ዝቐርብ። ልስሉስ መስተ ጥራይ ዘይኮነ ኸኣ ከም ሓደ ናይ ምርኻብ ስፍራ ኾይኑ እዩ ዝካየድ። ሓንቲ ሰበይቲ ነዚ ኣገልግሎት እዚ ብምርካብ ካብ ምንዝርና ዝኣመሰለ ጸልማትን እተሓላለኸን በዓቲ ብምውጻእ ከይፈርሐት ክትዛረብ ትኽእል እያ። ኣባኡ ድማ ወግዓዊ ትምህርቲ ብዘይብሉ ኣገባብ ሓደ ፍልስፍና ክመሃር ይኽእል እዩ። እዚ ተጸምዶ እዚ ኣብ ፈረንሳ ህዝባዊ ምርጫ ኣብ ዝካየደሉ ዘሎ እዋን እናቐረበ ኣብ ዝኸደሉ ኣብ መንጎ ህዝቢ ዘሎ ምክፍፋል እናሰፍሐ ብምኻዱ ጽልእን ኣድልዎን ከም ስግኣት ኮይኑ ይርከብ። እዚ ገለ ካብቲ ርእሰ ሊቃነ ጳጳሳት ናብ ርእሰ ኸተማ ሃገረ ፈረንሳ ቅድሚ ምኻዶም ናብ ማእከል ማሕበራዊ ደገፍን ምትሕግጋዝን ማይሶን በኪታ ምብጻሕ ከካይዱ ተመዲብሉ ኣብ ዘሎ እዋን ማሕበራት ግብረ ሰናይ ሓዊስካ ተወከልቲ ተፈላለያ ጉጅለታት ምትሕግጋዝ ከተማ ፓሪስ ንዜና ቫቲካን ኣብ ዘካፈልዎ መብጻዕታትን ሻቕሎትን እዩ ተገሊጹ ዘሎ። ካብታ ቃለ መጠይቕ እተገብረላ ሳልሰይቲ ጉጅለ ዝመጹ ልኡኻት እውን ኣባኡ ክርከቡ እዮም። ስምዝ ዳሕረዋይ ማሕበር እዚ ከምቲ ዋና ኣመሓዳሪ ቲየትሪ ደጁዘር ከም ዝገለጸቶ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንምሩኻት ሓርነት ክእውጅ ከም ዝመጸ ኣብ ወንጌል እተቓልሐን ነቢይ ኢሳይያስ ዝበሎን ቃላት እዩ ዘመልክት። እዚ መግለጽ እዚ ኣብቲ ብ1981 ዓመተ ምህረት እቶም ብ2002 ዝዓረፉ ካህን ሰበኻ ፓሪስ ዝነበሩ ክቡር ኣባ ፓትሪክ ጊዮርስ እተመስረተ ውጥን ሓደ ጭቡጥ ቅርጽ ዝሓዘ እዩ። ሎሚ እቲ ውድብ ኣብ 15 ቦታታት 400 ወለንተይናታት ልዕሊ 80 ዝኾኑ ሰብ ሞያ ሰራሕተይናታት ዝሓቖፈ እዩ። ብዛዕባ ምክፍፋል ብዙሕ ተዘሪቡ እዩ። ሕይወት እቶም በቲ ማሕበር ዝተሓገዙ ሰባት ገለ ኻባታቶም ድማ ምስ ርእሰ ሊቃነ ጳጳሳት ክዛረቡ እዮም። እዚ ድማ ኣብ ስድራ ቤታውን ማሕበራውን ብሕታውን ፍልልያት ዝግለጽ ክኸውን እዩ። ርእሰ ሊቃነ ጳጳሳት እተወሰነ ግዜኦም ነዞም ውልቀ ሰባት እዚኦም ከወፍዩ ምምራጾም ንባዕሉ ንህይወቶም እንደገና ንምህናጽ ኣብ ዝግበር ጉዕዞ ኣገዳሲ ፍጻሜ እዩ በለ። ብቐዳምነት ነቶም ድኻታት ሓደ ናይ ግብረ ሰናይ ኣገልግሎት ምፍጻም ወይ ስጋዊ ግድነታቶም ንምምላእ ኣይኮናን እተጸዋዕና። ኣብ ክንዲኡስ ቤተ ክርስቲያን ምሳታቶም ክንከውን ከምኡውን ምሳታቶም ሓቢርና ሕብረተሰብ ክንሃንጽ እያ እትጽዋዓና። እቲ ሓርነት ንእሱራት ዝተሰሚየ ኣገልግሎት ኣብ 2025 ጥራይ ልዕሊ 70,000 ዝኾኑ ሰባት ምስ ግዳም ሓደር ወይ ኣብ ምንዝርና ንእተኣሳሰሩ ከም ዝተራኸበ እዩ ዝፍለጥ። ካብዚኣቶም ዳርጋ 4,500 ዝኾኑ ብስሞም ኣጸቢቑ እዩ ዝፈልጦም። እዚ ኸኣ ነቶም ባዶ ዝኢዶም ወለንተይናታት ተባሂሎም ዝፍለጡ ኣገልገልቲ ማለት ኣብ ከም ቦይስ ደቡሎኝ ዝኣመሰለ በዳሂ ቦታታት እውን ከይተረፈ ስጋዊ ጥሪት ከየምጽኡ ዘወፍይዎ ዓይነት ኣገልግሎት ዘመልክት እዩ። እቲ ዋና ኣመሓዳሪ ከም ዝገለጾ እቲ ርክብ ዳርጋ ናብ ካልእ ቦታ እውን እዩ ዝኸይድ። ነቶም እንረኽቦም ሰባት ሒደት ደቓይቕ እንተኣልይዎም ደዋቢልና ክዘራርቡና ንሓቶም ንሕና ኢና። ኣብ መወዳእትኡ እንተወሓደ ሓደ ነገር ዝሓትት ሰብ ንረክብ ኢና። ብሓቂ ድማ እታ ምስ ካልእ ክትራኸብ እትኽእል እታ ባዶ ዝኾነት ኢድ ጥራያ። ብጭቡጥ ኣዘራርባ ኢድቶም እንረኽቦም ሰባት እንጭብጠሉ ኢድ እውን ንሳ እያ። ኣብቲ ሓርነት እሱራት ዝተሰሚየ ውድብ ነቲ ኣብ ጎደናታት ዘጋጥም ኣጸያፊ ነገራትን ካብ ዝረአ ጸገማትን ንላዕሊ ስለ ዝርኢ መብዛሕትኡ ግዜ ዕሽሽ ክብሃል ንዝኽእል ግድላት እውን ኣፍልጦ ሂበሉ እዩ። እቲ ውድብ ምስቲ ናይ ጎደና ኣገልግሎታቶም ዝመሳሰል ተበግሶ ብምውሳድ ናብ ደቂ ኣንስትዮን ንኣሽቱ ኣዋለድን እውን ምብጻሕ የካይድ እዩ። መብዛሕትኡ ግዜ ድማ ምስአን ርክብ ክምስርት ይኽእል እዩ። ምስታ ብመስመር ኢንተርነት ዝረኸብናያ ናይ መጀመርታ ሰብ ብምርኻብና ድማ ዓብዪ ሓጎስ ረኺብና ኢና። ንሳ ሕጂ ካብ ምንዝርና ወፂኣ እትኸደሉ መንገዲ እያ እትስዕብ ዘላ። ብገለ መዳይ ነታ ዝዘርጋሕናላ ኢድ ሒዛ ትጓዓዛላ። እቶም ካብ ውሽጣዊ ናይ ገዛ ርእሶም ቤት ማእሰርቲ ዘምለጡ እሱራት ነቲ ባዶ ኣዳው ዝመስል ኣእዳው ርእሰ ሊቃነ ጳጳሳት ንምጭባጥ ድማ ድልዋት እኳ እንተነበሩ ካብቲ ሓደ እዋን ዝተበትከ ዝመስል መቑሖም ናጻ ክወፁ ይጽዕሩ እዮም ዘለዉ። ቲሞቲ ባሬ ጠቕላሊ ተወካልቲ ማሕበር ብወገኑ ብዛዕባ እቲ ላዛር ዘዳለዎ ሓድሽ ናይ ውህደት ሞዴል ከምዚ ብምባል ይገልጽ። ኣብ መንጎቶም ኣብ ጎደናታት ዝነብሩ ግዳም ሓደር ሰባትን ኣብ መንጎ ወለንተይናታት መንእሰያትን ሓድነት ዘደልድል ሓባራዊ መነባብሮ ንፈጥር ኢና። ኣብ ነፍሲ ወከፍ መንበሪ ገዛውቲ 8 ሰባት እዮም ዝነብሩ። እዚ ኸኣ በቲ ነቲ ውጥን እተወፈየ ስድራ ቤት እዩ ዝድገፍ። እቲ ውጥን ቅድሚ 15 ዓመት ዝጀመረን ብቐዳምነት ኣብ ፈረንሳይ ማዕቢሉ ሕጂ ድማ ኣብ ብዙሕ ኣባይቲ ይዓይሎ። ኣብ እስጳኛ፣ ቤልጅም፣ ስዊዘርላንድ፣ ሜክሲኮን እውን ቦታታት ከፊቱ የገልግል ኣሎ። እቲ ቐንዲ ሓሳብ ነቲ ተበግሶ ኣብ መንጎ ተፈላለየ ድሕረ ባይታ ዘለዎምን ተመሳሳሊ ጸገማት ዘለዎም ሰባትን ኣብ ዘሎ ርክብ ኣብ ምትኳር ዝዓለመ እዩ። እዚ ኸኣ ነቲ ኣብ መንጎ ማዕርነት ዘሎ ርክብ ዘደልድል እዩ። ናብ ክኢላ ወይ ናብ ሓኪም ስነ ኣእምሮ ክትከይድ ከለኻ ከጋጥም ከም ዝኽእል ዘይኮነስ ደረጃ ብደረጃ ኣብ ምስማዕ ዝብጻሕ ርክብ እዩ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ቀቅድሚ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 6 ክሳብ ዕለት 8 ሕዳር ናብ ሃገረ ኡራጓይ ዝገብርዎ ሃዋርያዊ ምብጻሕ ጳጳሳት እቲ ሃገር ናብ ከተማ ሮማ ምብጻሕ ኣካይዶም። ቤተ ክርስቲያን ኣብ ዓለማዊ ሕብረተሰብ ንክርስቶስ ክሰብኽ ኣብ እትጽዕረሉ ዘላ ድማ ተስፋታቶም የካፍሉ። ኣብ ዝተፈላለየ ኩነታት ከመይ ጌርና ኢና ንክርስቶስ ክንሰብኽን ክንምስክርን ንኽእል ክብሉ ጳጳስ ሰበኻ ፍሎሪዳ ብፁዕ ኣቡነ ኣልፎንሶ ባወር እቲ ሓደ ካብ ሰበኻታት ኡራጓይ ናብ ከተማ ሮማ ምብጻሕ ከካይዱ ዝገደዶም ቀንዲ ሻቕሎት በዚ ቓላት እዚ ኣሕጽር ኣቢሎም ይገልጹ። ኣብዛ ዓለማውነት ዝዓብለላ ሃገር ላቲን ኣሜሪካ ቤተ ክርስቲያን ወንጌል ንምስባኽን ንደቂ ሰባት ከም እትሰምዕን ተስፋ ንምሃብን ምኽንያታት ንምቕራብን ሓድሽ መንገድታት ትደልላ። ብፁዕ ኣቡነ ባወርን ብፁዕ ኣቡነ ኣርቱሮ ፋጃርዶ በዓል ሳልቶ ናብቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዝገበርዎ ምብጻሕ ብዛዕባ እቲ ኣብ ሰበኻታቶም ዘሎ ኩነታትን ምስ ቅድስቲ መንበር ዝካፈልዎ ዘለዉ ናይ ጉስነት ብድሆታትን ንዜና ቫቲካን መግለጺ ኣቕሪቦም። ካብ ዕለት 14 ክሳብ ዕለት 19 መስከረም ጳጳሳት ኡራጓይ ምስ ተፈላለያ ኣብያተ ጽሕፈት ኩርያ ሮማና ኣኼባታት ብምክያድን ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምርኻብን ኣብ መደምደምታ ድማ ናብ ከተማ ኣሲዚ ንግደት ብምክያድ ነዚ ጉዕዞኦም የጠቓልሉ። እቲ ምብጻሕ ካብቲ ርእሰ ሊቃነ ጳጳሳት ናብ ሃገር ኡራጓይ ከካይድዎ መዲቦሞ ዘለዉ ሃዋርያዊ ጉዕዞ ገለ ሒደት ሰሙናት ኣቐዲሙ እዩ ዝካየድ ዘሎ። እዚ ጉዕዞ እዚ ካብ ዕለ 6 ክሳብ ዕለ 8 ሕዳር ርእሰ ሊቃነ ጳጳሳት ኣብ መጀመርታቲ ኣብ ላቲን ኣሜሪካ ዝገብርዎ ሰፊሕ ሓዋርያዊ ጉዕዞ ናብ ኣርጀንቲናን ፔሩን ዘካይድዎ ምብጻሕ እውን ዘጠቓልል እዩ። ጳጳስ ሰበኻ ሳልቶ ብፁእ ኣቡነ ፋጃርዶ ከም ዝገለጽዎ ተልእኮ ወንጌላውነት ሓደ ካብቲ ኣብታ ኣብ ላቲን ኣሜሪካ ኣዝያ ዓለማዊት ዝኾነት ሃገር ንእትርከብ ቤተ ክርስቲያን ዘጋጥማ ዘሎ ሓደ ካብ ቀንዲ ብድሆታታ እዩ። ሃገረ ኡራጓይ ኣብዚ ንሳልሳይ ናብ ሮማ እተካይዶ ዘላ ምብጻሕ ኡራጓይ ኣብ ገሊኡ መዳያት ከም ንእሽቶ ናይ ፈተነ ላብራቶሪ ጌርካ ክትረአ ከም እትኽእል እውን ኣመልከቱ። እዚ ኸዓ ሓንቲ ቤተ ክርስቲያን ብኸመይ ሃዋርያዊ ተልእኾኣ ከም እትቕጽልን ጸገማትና ኣጋጠማ ክንሱ ንቕድሚት ከም እትስጉምን ዘርእዩ ክብሉ እውን መስከሩ። ብፁእ ኣቡነ ፋጃርዶ ጐኒ ጐኒ ወንጌላዊ ተልእኾ ካልእ ብድሆታት እውን ከም ዘሎ ይጠቕሱ። ቁጽሪ ናይቶም ናብ ጸዋዕታ ክህነትን ምንኩስናን ዝኣትዉ ምውሳኽን ንዕዮ ወንጌላዊ ተልእኾ ሓድሽ ድራኸ ምሃብን ኩሉ ሳዕ ብምትእምማንን ብተስፋን ሓጐስን ምፍጻሙን ስራሕ ጐይታ ከም ምዃኑ መጠን ዘለዎም ግድነታት ኣጕልሑ። እቲ ጳጳሳት ሃገረ ኡራጓይ ናብ ቅድስቲ መንበር ዘካይድዎ ዘለዉ ወግዓዊ ምብጻሕ ነቶም ጳጳሳት ብዛዕባ እቲ ኣብ ሰበኻታቶም ዘሎ ኩነታት ብሓባር ንኸስተንትኑን ተመክሮ ኣድማሳዊት ቤተ ክርስቲያን ኣብ ግምት ብምእታው ክሓስቡን ኣኽኢልዎም እዩ። ብፁእ ኣቡነ ፋጃርዶ ቀጺሎም ጸብጻባት ምድላውን ምስ ተፈላለዩ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ምርኻብን ዘለዎ ኣገዳስነት እውን ኣጕልሑ። ከመይሲ እዚ መስርሕ እዚ ንነፍሲ ወከፍ ጳጳስ ብዛዕባቶም ክጓስይዎም ብሕድሪ ተዋህብዎም ማሕበረሰባት ንምግምጋም ኣጋጣሚ ይኸፍተሎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንብፁእ ኣቡነ ባወር ከም ጳጳስ ሰበኻ ፍሎሪዳ ካብ ዝሸምዎም ንነጀው ንመጀመርታ ግዜ ዝካየድ ዘሎ ወግዓዊ ምብጻሕ ጳጳሳት ሃገረ ኡራጓይ ናብ ቅድስቲ መንበር እዩ። ቅብኣተ ጵጵስና ካብ ዝቕበሉ ገለ ሒደት ኣዋርሒ ጸኒሖም ነዚ ንመጀመርታ ግዜ ዘካይድዎ ወግዓዊ ምብጻሕ ከም ናይ ስልጠናን ብዙሕ ብድሆታት ዘለዎን ኩነት ገይሮም ይገልጽዎ። ሓደ ካብቲ ቐዳማይ ዕዮም ድማ ንማሕበረሰብ ሰበኻ ፍሎሪዳን ዱራዝኖን ምብጻሕ ብዛዕባ ኩነታቶም ምፍላጥን ንምእመናኖም ጽኒኢሎም ምስማዕን እዩ ዝነበረ። ምስማዕ ኣብ ግምት ክኣቱ ኣለዎ፣ ቀዳማይ ረቋሒ ድማ እዩ በሉ እቶም ሳሌዝያዊ ጳጳስ። በዚ ምኽንያት እዚ ንጐይታ ምስማዕን ንኻልኦት ምስማዕን ምስቲ ካብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝጀመረን ብርእሰ ሊቃነ ጳጳሳት ልዮን መበል 14 ዝቐጸለ ሲኖዳዊ ጉዕዞ ምቕጻል ቀንዲ መዳይ ናይ ኤጲስቆጶሳዊ ኣገልግሎቶም ዕላማ ኮይኑሎ። ብመሰረት ብፁእ ኣቡነ ባወር ምስ ናይ ቅድስቲ መንበር ተቋማት ዝግበር ኣኼባታት ንጉስነታዊ ጉዕዞ ሜመያን ኣስተውዕሎትን መምርሕን ይህብ። እዚ ድማ ሓደ ኣቐዲሙ እተዳለወ ቐመር ዘይኮነስ ብዛዕባ ጭቡጥ ኩነታት ናይ ነፍሲ ወከፍ ኣብቲ ኸባቢ ዘላ ቤተ ክርስቲያን ንምብርህራህ ዝሕግዝ ባእታታት ከም ዘቕርቡ እውን ዘመልክት እዩ። እዚ ከምዚ ኢሉ እንከሎ እቶም ጳጳሳት መብዛሕትኡ እቲ ኣብ ሃገር ኡራጓይ ዘጋጥሞም ዘሎ ጸገማት ኣብ ካልእ ክፋላት ዓለም ንዝርከቡ ክርስቲያን ማሕበረሰብ ከም ዘካፍሉ እውን ይፈልጡ እዮም። ኣብቲ ዘካፈልዎ መግለጺ እቲ 4 ክፍልታት ኣርቲጋስ፣ ሳልቶ፣ ፓይሳንዱ ከምኡውን ሪዮኔሮ ዝሓቖፈ ኣብቲ ሃገር ብጂኦግራፋዊ መዳይ ዝዓበየ ሰበኻ ዝጓስዩ ብፁእ ኣቡነ ፋጃርዶ መንፈስ ዓለማውነት ነቲ ሃይማኖታዊ ስፍሓት ንምርካብ ዝግበር ጻዕሪ ዘዳኽሞ ከም ዘይኮነ እውን ኣጕልሑ። ብኣንጻሩ እኳ ደኣስ ስነ ሓሳባትን ብዛዕባ ትርጉም ህላወ ዝለዓሉ ሕቶታትን ንወንጌላዊ ተልእኾ ሓድሽ ኣጋጣሚታት ክኸፍት ከም ዝኽእል እዮም ዝኣምኑ። ሕቶታት ትርጉም ህይወት ሓደ ካብቲ ዓበይቲ ብድሆታት ምዃኑ ኣኣምን እየ ብምባል ክርስትና ካብ ስነ ምግባራዊ ሕግታት ወይ ስነ ሓሳባዊ ቀመራት ሓሊፉ ፍጻሜን ርክብን ምዃኑ ምዝካር ኣገዳሲ እዩ ድማ ይብሉ። ኣብዚ መዳይ እዚ ጳጳስ ሰበኻ ሳልቶ እውን ብዛዕባ ኣገዳስነት ህዝባዊ ኣምልኾ ኣስፊሖም ገለጹ። ኣብ እተፈላለየ ዞባታት ኡራጓይ ዝካየድ ኣምልኾን መግለጺታት እምነትን ማርያማዊ መንፈሳውነት ኣኽቢርካ ክርአን ከስፋሕፍሕን ከምኡውን ምስ ስነ መዕበያ ክተሓሓዝን ከም ዘለዎ ኣመልከቱ። ብፁዕ አቡነ ባወር አስዒቦም ቤተ ክርስቲያን ኣብ ጭቡጥ ኩነታት ሕብረተሰብ ኣብ ጎኒ ድኻታት ኣብ ትምህርትን ኣብ እተፈላለየ ማሕበራውን ትምህርታውን ተበግሶታት ክትህሉ ኣድላይ ምዃኑ እውን ኣጉልሑ። እዚ ኸኣ ኣብቲ መብዛሕትኡ ግዜ ትርጉም ዘይብሉ ዝመስል ኩነታት ሓጐስን ተስፋን ከወፊ ዝኽእል ስብከተ ወንጌል ማለት ምዃኑ ገለጹ። ኣብዚ ዓመት እዚ ተኻየደ ወግዓዊ ምብጻሕ ብፁዓን ጳጳሳት ሃገረ ኡራጓይ ናብ ቅድስቲ መንበር ሓደ ፍሉይ ኣተኩሮ ኣለዎ። እዚ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ኡራጓይ ዝገብርዎ ሃዋርያዊ ዑደት ድማ እዩ። እቲ ምስ ርእሰ ሊቃነ ጳጳሳት ዝገብርዎ ርክብ ድማ ሎሚ ዓርቢ ዕለት 18 መስከረም እዩ ተኻይዱ። እዚ ድማ ሓደ ካብቲ ቐንዲ መደባት ናይዞም ጳጳሳት ወግዓዊ ምብጻሕ እዩ ዝነበረ። ብፁዕ ኣቡነ ሳልቶ ከም ዝገለጽዎ እቲ ምብጻሕ ቅዱስነቶም ናብ ሃገረ ኡራጓይ ኣብ ፓይሳንዱ ፍሉይ ኣገዳስነት ኣለዎ ይብሉ። ኣባኡ ድማ ርእሰ ሊቃነ ጳጳሳት ንነዊሕ እዋን ካቶሊካዊ ልምድን ሓያል ስሉሳዊ ህላወን ምስ ዘለዎ ማሕበረሰብ ክራኸቡ እዮም። ብመሰረት ብፁዕ ኣቡነ ፋጃርዶ ዝሃብዎ መግለጺ እቲ ምድላዋት ሎጂስቲካዊ ምድላዋትን መንፈሳዊ ምስንዳዋትን ዘጠቓልል እዩ። እዚ ኸኣ ልዕሊ ዅሉ ዝኾነ ኣገዳስነት ኣለዎ ኢለ የ ዝኣምን ብምባል እቲ ማሕበረሰብ ብእምነት ክጸንዕ ነቲ ተቐበሎ ውህበት ዳግም ንምምላስ ዝገብሮ ዘሎ ምስንዳዋት እውን ኣመልከቱ። ሰበኻ ፍሎሪዳ እውን ንርእሰ ሊቃነ ጳጳሳት ንምቕባል ትዳሉላ። ብፁዕ ኣቡነ ባወር ወሲኾም ምብጻሕ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስታ ጠበቓ ሃገረ ኡራጓይ ዝኾነት እኖና ቅድስቲ ድንግል ማርያም ዘ33 ኣጸቢቑ እተዛመደ እዩ። እቲ ምስ ታሪኽ እቲ ሃገር ኣጸቢቑ ምትእስሳር ዘለዎ ምስሊ እኖና ቅድስቲ ድንግል ማርያም ኣብ መንጎ እምነትን ታሪኽን ሃገራዊ መንነትን ዘሎ ምትሕብባር ዘመልክት እዩ። ሰበኻ ፍሎሪዳ እኖና ቅድስቲ ድንግል ማርያም ዘ33 እያ ንርእሰ ሊቃነ ጳጳሳት ናብ ዝተምጽኦም ዘላ ኢሎም እዮም ዝኣምኑ። እቲ ናይ ቅዱስነቶም ምምጻእ ንካቶሊካውያን ጥራይ ዘይኮነስ ንኸተማን ንብምሉእ ህዝቢ ኡራጓይን እውን ምንጪ ሓጐስ ክኸውን እዩ። እቲ ምስሊ ናይ ኖና ቅድስቲ ድንግል ማርያም ንብፁዕ ኣቡነ ባወር ንታሪኽ ናይ ኖና ቅድስቲ ድንግል ማርያም ኣብዚ ዘሎናዮ ግዜን ብድሆታትን ኣብ ግምት ብምእታው እንደገና ንኽትርጉሙ ኣኽኢልዎም እዩ። እዚ መንፈሳውነት እዚ ሓደ እዋን ምስቲ ኣብዝ ሓለፈ ዘመናት ዝነበረ ናይ ሓርነት ቃልሲ ተተሓሓዘ እኳ እንተነበረ ሎሚ ሓርነት ከም ሓርነት ትርጉም ህይወት፣ ስራሕ፣ ሰብኣዊ ክብሪ ዝኣመሰለ መዳያት እውን ከም ዘጠቓልል ገለጹ። ማርያም ኣብዚ ክውንነት እዚ ትርከባላ። ኩሉ ሰዕ ድማ ናብ ጐይታናን መድሓኒናን ኢየሱስ ክርስቶስ ትመርሓና እያ ድማ በሉ። ኣብዘን መዓልታት እዚኣተን ኣብ ሮማውን ናይ ማርያማዊ መንፈሳውነት ስፍሓት እውን ነይሩ እዩ። ሰኑይ ዕለት 14 መስከረም እቶም ጳጳሳት ምስቶም ኣብ ከተማ ሮማ ዝነብሩ ምእመናን ሃገረ ኡራጓይ ኣብቲ ካብ ፒያሳ ቬኔስያ ቁሩብ ርሕቕ ኢሉ ኣብ ዝርከብ ባዚሊካ ቅዱሳን ሃዋርያት መስዋዕተ ቅዳሴ ኣዕሪጎም እዮም። ኣብ መወዳእታ ዝዓረገ መስዋዕተ ቅዳሴ ናብቲ ምስሊ እኖና ቅድስቲ ድንግል ማርያም ዘ33 ዝርከቦ ቤተ ጸሎት እውን ምብጻሕ ኣካየዱ። ብስም ኩሎም ጳጳሳት ድማ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ኡራጓይ ብፁዕ ኣቡነ ሚልተን ትሮኮሊ፣ ናይ ሰበኻ ማልዶናዶ ፑንታ ደል ኢስተሚናስ ጳጳስ ቁኑን ዕምባባ ኣወፈዩላ። ብድሕሪ እዚ ብልኡከ መንግስቲ ሃገረ ኡራጓይ ናብ ቅድስቲ መንበር ዘዳለዎ ኣብ ናይ እንግዶት ማኣዲ ተሳተፉ። መደባት ናይ ዝወግዓዊ ምብጻሕ ጳጳሳት ሃገረ ኡራጓይ ናብ ቅድስቲ መንበር ምስ ላዕለወታ ባይቲ ጽሕፈት ቅድስቲ መንበር ኣኼባታት ምክያድን ኣብ ዓበይቲ ባዚሊካታት ከተማ ሮማ ዝግበር ንግደትን መስዋዕተ ቅዳሴን ዘጣመረ እዩ ዝነበረ። እዞም ጳጳሳት ኣብ ባዚሊካ ቅዱስ ዮሐንስ ላተራንን፣ ቅድስተ ማርያም ዓብይን፣ ቅዱስ ጴጥሮስን ከምኡውን ኣብ ባዚሊካ ቅዱስ ጳውሎስ ስግርመናድቕ ሮማ መስዋዕተ ቅዳሴ ኣዕረጉ። እዚ ድማ ብጸሎትን ምስ ኣድማሳዊት ቤተ ክርስቲያን ብምትሕብባርን እተፈጸመ ጉዕዞ እዩ ዝነበረ። ንጳጳሳት ኡራጓይ እዚ ብድሆ እዚ ድሕሪ ሮማ እውን ክቕጽል እዩ። ብፁዕ ኣቡነ ባወር ኣብ መደምደምታ እቲ ርእሰ ሊቃነ ጳጳሳት ናብ ሃገረ ኡራጓይ ዘካይድዎ ምብጻሕ ክርስቲያናዊ ቃል ኪዳን ወደ መዝሙርን ምስክርነትን ንምሕዳስ ሓደ ኣጋጣሚ ከም ዝኸፍተሎም ዘለዎም ተስፋ ገለጹ። ብፁዕ ኣቡነ ፋጃርዶ ብግዲኦም ምእመናን ልቦም ከሰናድውን ብጸሎትን ቁርፂ ፍቓድን ንዕዮ ወንጌላውነት ክድግፉን ድማ ጻውዒት ኣቕሪቦም። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ኣብቲ ኣብ ከተማ ቫልስ ኦስትርያ እተገብረ ናይ ጉባኤታት ጳጳሳት ኤውሮጳ ዋዕላ ሲኖዳውነት ንጥምቀትን ምስማዕን ርክባትን ሓድሽ ባህሊ መሪሕነትን መጻኢ ጉዕዞ ቤተ ክርስቲያንን ቀንዲ መዳያት ገይሩ ገሊጽዎ ይርከብ። ኣብ መወዳእታ ተዓውደ መጽናዕቲ ኣደ መንበር እቲ ጉባኤ ክላራ ሲሳር ናይ ኣህጉር ኤውሮጳ ቤተ ክርስቲያን መድረኽ ንምልክታት ግዜ ንምትርጓም ክምስረት ሓደ ሓሳብ ኣቕሪባ። እቲ ኣብ ኣህጉር ኤውሮጳ እተኻየደ ናይ ሲኖዳውነት ዋዕላ መንፈሳውን ስነ መለኮታውን መድረኽ ካብ ኩሉ ኹርናዓት እቲ ኣህጉር ንዝመጻ ኣብያተ ክርስቲያን ብምርኻብ ንማሕበራዊ ምዕባሌታት ድማ ብርሃንን ወንጌልን ክትርጉም ተረኺቡሎ። ምኽትል ሓለቓ ናይ ካቶሊካዊ መንበረ ጥበብ ሊነዝን ከምኡውን ሓላፊት ክፍሊ ሲኖዳዊ ጉስነትን ሊቕ ስነ መለኮትን ክላራ ኣንቶንያ ሲዛር ከም ዝገለጸቶ እቲ ናይ ኣህጉር ኤውሮጳ ቤተ ክርስቲያን መድረኽ ምስቲ ካብ ኣብያተ ክርስቲያን እተረኽበ ተመክሮታት ከም ዝተኣሳሰርን ሓድሽ ዓይነት ምትሕብባር ሲኖዳውነት ከም ዘማዕበለን ገሊጻ። እቲ ንሰለስተ መዓልቲ ዝቐጸለ ኣብ ኤውሮጳ ሲኖዳውነት ምቕራጽ ዘርስቱ ዓውደ መጽናዕቲ ካብ ፖርቱጋልን ኣይስላንድን ክሳብ ዩክሬይን ካብ 31 ሃገራት ዝመጹ 187 ተሳተፍቲ ኣብቲ ኣብ ጥቓ ሊዝን ዝርከብ ከተማ ቬልስ ኣብ ዝርከብ ሶሉሽ ፑችበርግ ዝበሃል ስነ መለኮታዊ ማእከል ተጋቢኦም ነበሩ። ኣብ 21 ጉጅለታት ሰደቓ ተኸፋፊሎም ድማ ተሳተፍቲ በቲ ኣብ ሲኖዶስ ብዛዕባ ሲኖዳውነት እተጠቕምሉ ብመንፈስ ዝግበር ዘተ ዝተሰምየ ሜላ ይዓዩ ነበሩ። ብፍላይ ከዓ ኣብ ምስማዕን ብሕታዊ ተመክሮን መንፈሳዊ ሜመያን ኣተኩሮ ገበሩ። ነፍሲ ወከፍ ዕለት ናይ ዘን ሰለስተ መዓልታት ብመስዋዕቲ ቅዳሴን ጸሎትን እዩ ዝጅምርን ዝዛዘምን ዝነበረ። እቲ ናይ መወዳእታ ጸሎት ብጠቕላላ ሓለቓ ማሕበር ታይዜ ክቡር ሓው ማቲው እዩ ተመሪሑ። እቲ ቐንዲ ስነ መለኮታዊ ኣቀራርባ ንእተፈላለየ ስፍሓት ናይ ሲኖዳዊት ቤተ ክርስቲያን ዘጉልሕ እዩ ዝነበረ። ናይ ፕራግ ሊቅ ስነ መለኮት ቶማስ ሃሊክ ዓለማውነት ኤውሮጳ ከም ዘይቅኑዕ መስርሕ ገይሩ ገሊጽዎ ድማ ይርከብ። ንጽልዋ ቤተ ክርስቲያንን ምትሕልላፍ እምነትን ኣዳኺሙ እኳ እንተነበረ ኣብ ሓደ እዋን ግን ናይ ሕልና ነጻነት ኣተባብዐ ነቲ ኣብ መንጎ ሃይማኖታትን ፖለቲካዊ ስልጣንን ዘሎ ጥቡቕ ምትእስሳር ድማ ዘቋረጸ ምዃኑ ኣጉልሐ። ስለዚ ንክርስትና ማሕበራዊ መሰላት ምጥፋእ ዘኸተሎ ናይ ምንጻሕ መስርሕ ከመልክትን ንቤተ ክርስቲያን ኣብ ብዙሕነት ናብ ዘተኰረ ህላዌ ክመርሓን ይኽእል እዩ ይብል። ጋብርኤል ኤደር ካክል ኣብነት ሃዋርያዊ ጉስነት ተጠቂሙ ድማ ኣብ ቤተ ክርስቲያን ኤውሮጳ ንስደትን ኢቁመናውን ንኤሌክትሮኒካውን ኣነባብራን ቁጽሮም እናወስኸ ዝኸይድ ዘሎ ምስጢረ ጥምቀት ዝደልዩ መንእሰያትን ብኸመይ ምላሽ ክህብ ከም ዘለዎ ገለጸ። ኣብ ሳልሰይቲ ናይ ስራሕ መዓልቲ ድማ ኢየሱሳዊ ሊቅ ስነ መለኮት ክሪስቶፍ ቴዎባልድ ማዕረ ክብሪ ዅሎም እተጠምቁ ሰባት ከም ስነ መለኮታዊ መሰረት ናይ ሓባራዊ ሓላፍነት ኣብ ሲኖዳዊት ቤተ ክርስቲያን ዝብል ሓሳባት ኣጉልሐ። ሊቕ ሕገ ቆነና ማርያም ዊለንስ ብወገና እዚ ናይ ተጠምቁ ሰባት ክብሪ እዚ ኣብ መሪሕነትን ውሳኔ ናይ ምግባርን መስርሕ ዘለዎ ጭቡጥ ሳዕቤን መርሚራ። ዊልሰን ከም ዝገለጸቶ ምእመናንን ደቂ ኣንስትዮን ኣብ መሪሕነት ቤተ ክርስቲያን ዝያዳ ተሳትፎ ንኽገብሩ ዘኽእሎም ኣብ ቀኖናዊ ሕጊ ዘሎ መምርሒታት እውን ጠቒሳ። ሲዛር ካብቲ ናይ ሰደቓ ጉጅለታት ዝቐረበ ጸብጻባት ተመርኲሳ ናይ ኤውሮጳ ሲኖዳዊ ጉዕዞ ዝኸውን ካርታ እተፈልየ ኣርእስትታት ተጠቒሱ ይርከብ ክትብል ትምስክር። እቲ ምይይጥ ተመክሮታትን ውጥናትን ተስፋታትን ንሓድሕዱ ዝጋጮን ክፉት ሕቶታትን ኣጣሚሩ ይርከብ ዝብል እዩ ዝነበረ። እዛ ሊቅ ስነ መለኮታዊ ጉስነት ድማ ነቲ ውፅኢት ናይ ዝኣኼባ መንፈሳዊ ምትሕብባር ዝመልኦ ስፍራ ክትብል ገሊጻቶላ። ሓደ ካብቲ ፍሉይ ኣተኩሮ ዝተገብረሉ ኣርእስቲ ድማ ጥምቀት ከም ሓባራዊ መሰረት ክብርን ሓላፍነትን እዩ ዝነበረ። ሲዛር ከም ዝገለጸቶ ካብ ጥምቀት ዝበልጽ ነገር እንተዘየለ ስለምንታይ እዩ መብዛሕትኡ ግዜ ኣብ ህይወትና ከም ቤተ ክርስቲያን መጠን ብዙሕ ዝረአ ጽልዋ ዘይብሉ ክትብል ሓተተት። ጽኒልካ ምስማዕ እውን ኣብቲ ዘተ ሓደ ኣገዳሲ ግደ ነይርዎ እዩ። ቤተ ክርስቲያን ነቲ ንሰባት ብሓቂ ዘገድሶም ሕቶታትን ተመክሮታትን ንዕዮ ቤተ ክርስቲያን ብኸመይ ክቕይሮ ከም ዝኽእልን ዝያዳ ቓልቦ ክትገብረሉ ከም ዘለዋን ዘትዮም። ምስማዕ ክብሃል እንከሎ ገዛ ርእስኻ ከተቋርጽ ምፍቃድ ማለት እዩ በለት። እቶም ጉጅለታት ዘተ ምቕባል ኣጋይሽን ምቕራቦምን ኣሰንየቶምን ዝብል ኣርእስትታት እውን ኣልዒሎም ዘትዮም እዮም። ኣብዚ መዳይ እዚ ሰበኻታት ደቂ ሰባት ተፈላጥነትን ማሕበረሰብን ዝረኽቡለን ምትእምማን ዘማዕብሉለን ኣገደስቲ ቦታታት ክኾና እየን ይብል። ውግእ ምምዝባል ውልትውና ጽምዋ ዓመፅ ከምኡ ውን ሃይማኖታዊ ጽንፈይናነት ኣብ ትሕቲ ቁስሊ ኤውሮጳ ዝብል ኣርእስቲ እውን ተዘሪብሉ እዩ። ሲሳር ነዚ ሓሳባት እዚ ምስ ሃረርታ ሰላምን ማሕበረሰብን ክብሪ ደቂ ሰባትን ፍትሕን ተስፋን ኣነጻጺራቶ እያ። እዛ ሊቕ ስነ መለኮት ከም ዝገለጸቶ ድማ መንእሰያት ከም ዕላማ ናይ ጉስነታዊ መደባት ጥራይ ክቝጸሩ የብሎምን። ንህይወት ቤተ ክርስቲያን ኣብ ምቕራጽን ሓላፍነት ኣብ ምውሳድን ክሕግዙ ዝኽእሉ ምእመናንን ተመራመርትን ሓተትን ከምኡ ውን ተውህቦ ዘለዎም ውልቀ ሰባት እዮም ክትብል መስከረት። ሲሳር ኣስዒባ ኣብ መሪሕነትን ውሳነ ኣብ ናይ ምግባር መስርሕን ጭቡጥ ሳዕቤን እውን ተረእዩ ትብል። እቲ ናይ ጉጅለታት ጸብጻባት ንምምኽኻርን ሓላፍነትን ውሳነ ንምውሳድን ተሓታትነትን ከምኡ ውን ውፅኢታዊ ተሳትፎ ዝኸውን ንጹር መንገድታት ክግበር ጻውዒት ኣቕረበ። ሓደ ኣቅላስያዊ ቤት ጽሕፈት ንብረት ኣይኮነን፣ ኣገልግሎት ማለት ኣገልግሎት ንሓድነት፣ ኣገልግሎት ንሜመያ፣ ከምኡውን ኣገልግሎት ንተልእኾ መላእ ቤተ ክርስቲያን እዩ በለት። ከም ናይ ፈተነ ቦታ መጠን ሜመያ ጸዋዕታን ንጳጳሳትን ንኻልኦት መራሕትን ከም ምስናይ ከምኡውን ጸዋዕታዊ ስነ መዕበያ ዝብሉ ኣርስትታት እውን ጠቒሶም ኣለዉ። ጉጅለ መጽናዕቲ ሲኖዳውነትን ጉጅለ ዕማም ኤውሮጳን ኣብዚ እዋን እዚ ውፅኢት ናይቲ ዘካየድዎ መጽናዕቲ ኣብ ምግምጋም ክቕጽሉ እዮም። ጸብጻባት ናይ ዘተ ጉጅለታት ናብ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኤውሮጳ ከቕርቡን ናብ ተሳተፍቲ ክልእኩን እዮም። እቲ ተረኽበ ካርታ ድማ ከቅድምቲ ኣብ 2028 ዓመተ ምህረት ዝካየድ ኣቅላስያዊ ጉባኤ ሲኖዳውነት ኣብ ደረጃ ኣድማሳዊት ቤተ ክርስቲያን ተወሳኺ ናይ ኤውሮጳ ጉዕዞ ሲኖዳውነት ንምግምጋም ዝዓለመ ክኸውን እዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ጽባሕ መደብ ፈነወ ክሳብ ንራኸብ ብብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ንቕርብ። ናይ ሎሚ ዕለት 19 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰበኻዊ ጉባኤ ሰበኻ ሮማ ተሳቲፎም ዘካፈልዎ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ንኣህጉራዊ ማእከል መጽናዕትን ልዮን መበል 14 ተቐቢሎም ዝለገስሎም ቃለ ምዕዳን ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ብዛዕባ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ፈረንሳይ ኣመልኪቱ ዝሃቦ ጋዜጣዊ መግለጺ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ብዛዕባ ኩነታት ቈልዑን ህፃናትን ሃገረ የመን ዝሃቦ ጸብጻብ ኣብ መወዳእታ ድማ ብመንእሰይ ናሆም ጳውሎስ ዝሰናዶ መደብ መንእሰያት ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 19 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባተ ወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምተና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መኽፈቲ ሓድሽ ጉስነታዊ ዓመት ናይ ሰበኻ ሮማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘቕረብሎም ቃል ምሕጽንታ ምስ ክርስቶስ ኣብ ምርኻብን ምስ ማሕበረሰብን ከምኡውን ኣብ ኣገልግሎት ዘተኰረ ሓባራዊ መስርሕ ገምጋም ሃዋርያዊ ጉስነት ከካይዱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰበኻ ሮማ ኣብ ዘቕረብዎ ጻውዒት ሓደስቲ ተበግሶታት ኣብ ክንዲ ምውሳኽ ንጥፈታት ንምስማዕን ንምስትውዓልን ንምግምጋምን ግዜ ብምውሳድ ሓድሽ ጉስነታዊ ዓመት ክጅምሩ ኣተባብዕዎም። ቅዱስነቶም ትማል ዓርቢ ኣብ ባዚሊካ ቅዱስ ዮሃንስ ላተራን ኣብ ተኻየደ ጉባኤ ሰበኻ ሮማ ኣብ ዘቕረብዎ መደረ ሓድሽ ናይ ሃዋርያዊ ጉስነት ውጥናት ከቕርብሎም ዘይኮነስ ሓባራዊ ሜላ ናይ ጉስነታዊ ገምጋም ከካይዱ ከም ዝደልዩ ኣመልከቱሎም። እዚ መስርሕ እዚ ነታ ቐዲሙ ተፈጸመ ኣገልግሎታት እንደገና ንምንባብ ደው ንምባል እንታይ ፍረ ከም ዘፍረየ ኣፍልጦ ንምሃብ ዘይተዓየ ነገር እንተኣልዩ ንምርዳእን ጠንቅታቱ ብሓባር ንምማይን ማለት ምዃኑ ገለጹ። ንመላእ ማሕበረሰብ ቤተ ክርስቲያን ዘጠቓልል ክኸውን ኣለዎ እንተ ተኻኢሉ ድማ ነቶም ኣብ ህይወት ቤተ ክርስቲያን ኣዘውቲሮም ዘይሳተፉ ሰባት ጽን ኢሉ ክሰምዕ ዝኽእል ገምጋም ድማ ክኸውን ኣለዎ ክብሉ እውን ተማሕጸንዎም። ስለምንታይ እዩ ገሊኡ ተበግሶታት መንገድታት ዝኸፍት ገሊኡ ግና ተገሊሉ ዝተርፍ ዘሎ ክብሉ እውን ሓተቱ። ርእሰ ሊቃነ ጳጳሳት ልዮን ነቲ ኣብ በዓለ ትንሣኤ ንግሆ ኣብቲ ጥርሑ ዝነበረ መቓብር ብዛዕባ ማርያም መግደላዊት ዝገልጽ ክፍሊ ወንጌል ብምስትንታን ቃለ ምዕዳኖም ጀመሩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ነቲ ንማርያም መግደላዊት ዝበላ ቃላት ብምጥቃስ ድማ ስለምንታይ ትበኺ ንመንከ ትደልያ ኣለኺ ብምባል ሎሚ እውን ሓደ ንናይ ሮማ ቤተ ክርስቲያን ዝቐርበላ ዘሎ ሕቶ ምዃኑ ኣመልከቱ። ኣብ ቁምስናታትን ማሕበራትን ምንቅስቓሳትን ከምኡውን ኣብተን ኣብ ስብከተ ወንጌልን ኣገልግሎት ግብረ ሰናይን ጸሎትን እተጸምዳ ኣቅላሳውያን ተቋማት ሓዊስካ ድሮ ኣብዛ ሰበኻ ክርስቶስ ህያው ምዃኑ እውን ኣስተንተኑ። ብተመሳሳሊ መንገዲ እቲ ብብዝሒ ንጥፈታት ናይዚ ማሕበረሰብ ንማእከል ናይ ተልእኾ ወንጌላውነቶም ክስሕትዎ ከም ዝገብሮም እውን ኣፍልጡ ሃብሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቲ ጉስነታዊ ስጉምቲ እንታይ ክግበር ከም ዘለዎ ጥራይ ዘይኮነስ ምስ መን ብኸመይ ከም ዝራኸብ ብምሕታት ክጅምር ኣለዎ እውን በሉ። ማርያም መግደላዊት ጐይታናን መድሓኒናን ኢየሱስ ክርስቶስ ብስማ ክጽውዓ ምስ ሰምዐት ኣለለየቶ በሉ። ብተመሳሳሊ ኣብ ማሕበረሰብ ቤተ ክርስቲያን ዘለዉ ምእመናን ስሞም ከይተፈልጠ ወይ ከይተለለዩ ክተርፉ የብሎምን። የግዳስ ክልለዩን ክፍለጡን ብስሞም ክጽውዑን እዮም ዘለዎም። ሽዑ ምስ ክርስቶስ ሓቀኛ ርክብ ብምምስራት ምንጪ ሓጎስ ናይ ወንጌላዊ ተልእኾ ይኸውን በሉ። ቤተ ክርስቲያን ንነፍሲ ወከፍ ሰብ ምስ ጐይታ ናብ ምርኻብ ክትመርሖ እምበር ናብ ገዛ ርእሳ ኣይኮነትን እትመርሖም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ንጉስነታዊ ሕይወት እትሰበኻ ንምግምጋም ዘድሊ ሰለስተ ቀንዲ መዳያት እውን ጠቒሶም። እቲ ቐዳማይ ምስ ክርስቶስ ምርኻብን ካልኦት ምስኡ ንኽራኸቡ ምሕጋዝን እዩ። ንጥፈታት ብውዳቤኦም ወይ ብተሳትፎኦም ጥራይ ዘይኮነስ ንሰባት ብሓቂ ናብ ክርስቶስ ዝመርሑ እንተ ደኣ ኾይኖምን ንወንጌል ምስ ሕይወቶም ከተሓሕዝዎ ዘኽእሎም እንተ ኾይኑን ክግምገም ኣለዎ። እቲ ኻልኣይ ድማ ማሕበረሰብ ምፍጣር እዩ። ማሕበረሰብ ክርስትና ሰባት ተቐባልነት ዝረኽቡሉን ዝስነዩሉን ክቡር ዋጋ ዘለዎምን ሓላፍነት ዝስምዖምን ርክባት ከፍርዩ ኣለዎም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብፍላይ ንመንእሰያት ግዜ መሃብን ጽኒልካ ምስማዕን ኣድላይ ምዃኑ ጠቒሶም። እቲ ሳልሳይ ድማ ኣብታ ኸተማ ምንባርን ምግልጋልን እዩ። ከተማ ሮማ ድሕረ ባይታ ንጥፈታት ቤተ ክርስቲያን ጥራይ ዘይኮነትስ ተልኹኣ እተካይደሉ ስፍራ እያ እውን በሉ። ቤተ ክርስቲያን ትጽቢታትን ድኽመታትን ሕቶታትን እታ ኸተማ ክትካፈልን ወንጌል ብኸመይ መልሲ ክኾና ከም ዝኽእል ከተፍልጥን ተጸዊዓ እያ። እቲ ራብዓይ ዘተሓሳስብ ነገር ግን ኣብቶም ሰለስተ ቐዳሞት ነጥብታት ተጠቕሊሉ ዘሎ እዩ፤ ምምስራት ህዝቢ ኣምላኽ ድማ እዩ። ስለዚ እቲ ናይ ሃዋርያዊ ጉስነት ንጥፈታት ንሰባት ብእምነት ንኸዓብዩ፣ ልኡኻት ደቀ መዛሙርቲ ንክኾኑ፣ ናይ ቤተ ክርስቲያን ሓላፍነታት ንኽስከሙ፣ ከምኡ ውን ናብ ጭቡጥ ምንጭታት ህይወትን ኣገልግሎትን ክትርጎም ዝኽእል ብሱል እምነት ንኸማዕብሉ ክሕግዝ ከም ዘለዎ ብምግላጽ ነቶም ተጋባእቲ ጉስነታዊ ንጥፈታት ወትሩ ብሱል እምነት ምህላውን ልኡኽ ወደ መዝሙር ምዃንን ሓላፍነት ምስካምን ዝብሉ ኣምራት ኣብ ውሽጢ ቤተ ክርስቲያን ከማዕብል ከም ዝኽእል ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እቲ ዝቐረበ መስርሕ ንካህናትን ኣገልግልቲ ሃዋርያዊ ጉስነትን ካልእ ጾር ክኸውን ከም ዘይብሉ ገለጹ። ጥበብ ጉስነታዊ ገምጋም ዝያዳ ንኽትገብሩ ኣይኮነን ዝሓተኩም በሉ። ኣብ ክንዲኡስ ንቤተ ክርስቲያን ውሑድ ግን ከኣ ዝሓሸ ነገር ንኽትገብር የኽእላ። ንካህናት ድማ ምላሽ ቅድሚ መሃቦም ክሰምዑን ቅድሚ ምውሳኖም ከስተውዕሉን ብምጽዋዕ ንባሕርያትን ሓላፍነታትን ምእመናን እውን ኣፍልጦ ሃብሉ ክብሉ ተላበውዎም። ምምራሕ ክብሃልን ከሎ ኩሉ ነገር ምግባር ማለት ኣይኮነን ድማ በሉ። የግዳስ ሕብረት ምፍጣርን ንውህበት ካልኦት ሰባት ኣፍልጦ መሃብን ማለት እዩ። ብተወሳኺ እውን ቤተ ክህነት ሰበኻ ሮማ ንጸገማቶም ብዘይ ሕፍረት ከካፍልሉ ዝኽእሉ ሓቀይና ሕውነት ዘለዎም ካህናት ክኾኑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ካህን ሰበኻ ሮማ ዝነበረ ንሰበኻዊ ማሕበር ካሪታስ ዝመስረተን ንድኻታትን ንተገለሉ ሰባትን ደኺመ ከይበለ ዘገልገለ ንፍቁር ኣባ ሉዊጂ ዲሊየግሮ ዝፈጸሞ ኣብነት ብምዝካር ቃለ ምዕዳኖም ደምደሙ። ብዛዕባ ህይወትን ውርዝውናን ስምን ቅድስናን ክቡር ኣባ ሉዊጂ ዲሊየግሮ መስርሕ ኣዋጅ ቅድስና ንምጅማር ኣድላይ ስጉምትታት ንምውሳድ ዝገበርዎ ውሳኔ ድማ ብሓጎስ ከም ዘጽደቕዎ ብምእዋጅ ነቲ ክቡር ኣባ ሉዊጂ ጐይታይ ኣበይ ኣሎኻ ንዝብል ዘቕረቦ ቀንዲ ሕቶ ብምስትንታን ኣብ ምርኣይን ኣብ ምስማዕን ዘተኰረ ህያው ኣብነት ከም ዝሃበ ገለጹ። እዚ መስርሕ እዚ ናብ ሓድሽ ጉስነታዊ ተመክሮታትን ናብ ኢዮቤል ድሕነት 233 ዝመርሕ ሓባራዊ ጉዕዞ ክኸውን ዘለዎም ተስፋውን ገለጹ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰበኻ ሮማን ነታ ኸተማን ናብ ቅድስቲ ድንግል ማርያም ጠበቓ ሮማውያን ብሕድሪ ብምውፋይ ኣብዚ ጉስነታዊ ጉዕዞ ከተሰንዮም ተማሕጸንዋ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ዓርቢ ንኣባላት ናይቲ ብስሞም ዝጽዋዕ ኣሕጉራዊ ማእከል መጽናዕቲ ኣብ ሃገረ ቫቲካን ተቐቢሎም ኣብ ዘካፈልዎ ቃለ ምዕዳን ብሓቀይና ሰብኣውነትን ማሕበራዊ ሰረተ እምነት ቤተ ክርስቲያንን ተመሪሖም ናይ ፍቕሪ ስልጣኔ ኣብ ምህናጽ ኣበርክቶ ክገብሩ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ዓርቢ ኣብ ሃገረ ቫቲካን ንኣባላት ኣህጉራዊ ማእከል መጽናዕቲ ልዮን መበል 14 ተቐቢሎም ኣዘራርብዎም። እዚ ተበግሶ እዚ ድማ ነቲ ቅዱስ ኣቦና ንማሕበራዊ ሰረተ እምነት ቤተ ክርስቲያን ከም ኣድላይ መሳርሒ ናይዛ ዘመናዊት ዓለም ንምስጋር ዘቕረብዎ ጻውዒት ምላሽ ንምሃብ እዩ ተመስሪቱ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ካብ መጀመርታ ኣትሒዘ እቲ ማእከል ምስ መናብርተ ጥበባትን ትምህርታዊ ተቋማትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ጉጅለታት ቤተ ክርስቲያንን መራኸቢታትን ሰፊሕ ምይይጥ ንምግባር ኣብ ሃገራውን ኣህጉራውን ደረጃ ምትሕብባርን ምልውዋጥን ንምምዕባል ዘለዎ ቆራጽነት የመስግኖ የበሉ። ምስጢር ናይዚ መሰናድዎ እዚ ምስ ዝተፈላለዩ ሰባት ንምርኻብ ማዕጾ ከይዓጸወ ኩሉ ሳዕ ብሓባር ንምምልላስ እዩ ድማ በሉ። ቅዱስነቶም ኣስዒቦም ንኣባላት ማእከል መጽናዕቲ ካብቲ ንፈጣሪ ክፉት ብምዃን ሕውነታዊ ርክብ ንምህናጽ ክሕግዝ ዝኽእል ሓቀኛ ሰብኣውነትን ስነ ምግባራዊ ስርዓታትን ክጥቀሙ ኣተባብዕዎም። ስልጣነይ ዝፍጠር ብውግእ ዘይኮነስ ብሰላምን ብፍትሓዊ ሚዛንን እዩ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቲ ማሕበረሰባዊ ትምህርቲ ቤተ ክርስቲያን ዝገበሮ ኣበርክቶ ብምዝካር ነቲ ህቡብ ዝኾነ መበቆሉ ኣጉልሑ። ክርስቲያናዊ ራእይ ኣብ ዘመናዊ ማሕበረሰብን ሸቃሎን ቁጠባውን ባህላውን ሃዋህ እንደገና ንምትርጓም ክርስቲያን ምእመናን ምስ ናይ ግዜኦም ብድሆታት እንተዘይተቓሊሶም ዘይሕሰብ ምዃነ ነይሩ ክብሉ እውን ኣመልከቱ። እዚ ከምዚ ኢሉ እንከሎ ነዚ ብድሆታት እዚ ምላሽ ንምሃብ ኣብ መንጎ ምእመናንን መምህራንን ተራ ዜጋታትን ክኢላታት ትካላትን ቀጻሊ ምትሕብባር ዝሓትት እዩ ክብሉ እውን ተላበቡ። ቅዱስ ኣቦና ኣስዕብ ኣቢሎም ተልእኾ ተስፋ ብሓጺሩ ገለጽዎ። እዚ ድማ ኣገልግሎት ንሓባራዊ ረብሓ ኣብ ማሕበረሰብ ሓላፍነት ንምስካም ከምኡውን ኣብ ሓድነትን ፍትሕን ሰላምን እተመስረተ ርክባት ንምህናጽ ተባሂሉ ዝፍለጥ ተልእኾ ንህዝባውን ፖለቲካውን ህይወት ምኹስኳስን ምድንፋዕን እዩ በሉ። ኣብዚ መዳይ እዚ እቲ ማእከል መጽናዕቲ ምስቲ ኣጐስጢኖሳዊ ዝምድናኡ ዝገበሮ ንፍቕሪ ከም መሰረታዊ ኣምር ንምሕዳስ ውልቃውን ቁጠባውን ፖለቲካውን ህይወት ንምርዳእ ዘተባብዕ ነዚ ሕጂ ዘሎ ኣህጉራዊ ስርዓት ብዙሕ ከወፊ ከም ዘለዎ እውን ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ወሲኾም ንሓሳባት ቅዱስ ኣጐስጢኖስ ብምንጽብራቕ ንታሪኽ ኣብ ብርሃንቲ ተሰቕለን ዝተንሰአን ጐይታ ኢና ንርእዮ። ንህልው ግዜ ከም ዕጹው ዕድል ጌርና ኣይንትርጉሞን ኢና። የግዳስ ንውልቃውን ሓባራውን ለውጢ ከም ሓደ ኽፉት ሜዳ ጌርና ኢና እንትርጉሞ ክብሉ እውን ኣመልከቱሎም። ኣብ መደምደምታ ቃለ ምዕዳኖም ቅዱስ ኣቦና ነቶም ኣባኡ ተረኽቡ ተወከልቲ ኣብ ሓድሽ ነገራት ኣምላኽ ክኢላታት ኩኑ ብፍጥነትን ብውፅኢታዊ መንገድን ተደሚርኩም ነቲ ንሱ ብህድኣት ዘምጽኦ ነቲ ኣረጊት ዓለም ካብ ምዉት ናብራ ሓራ ብምውፃእን ብሓባር ናብቲ ሓዳስ ከተማኡ ክንስጉመሉ ንኽእል መንገድታት ክፈቱ ክብሉ ጻውዒት ኣቕረቡሎም። እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገር ፈረንሳይ ዝገብርዎ ሃዋርያዊ ጉዕዞ ምስ ሲቪላዊ ሰበ ስልጣንን መንእሰያትን ቤተ ክርስቲያንን ዝግበር ርክባት ኣብ ከተማ ፓሪስ ናብ ቤት ጽሕፈት ዩኔስኮ ዘካይድዎ ምብጻሕ ከምኡውን ኣብ ከተማ መትስ ብዛዕባ ኣብ ኤውሮጳ ሰላምን ሓድነትን ዘተኰረ ኣኼባታት ዘጠቓለለ ክኸውን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም 2026 ናብ ሃገረ ፈረንሳ ክበጽሑ እዮም። ካብ መጀመርታ ዘመነ ጵጵስናዊ ማትሒዞም ድማ ሓምሻይ ኣህጉራዊ ሃዋርያዊ ዑደት ከካይዱ እዮም። ዳይሬክተር ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ማቴዎ ብሩኒ ትማለ ዓርቢ ዕለት 18 መስከረም ኣብ ዘካፈሎ ጋዜጣዊ መግለጺ ብዛዕባ እዚ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ኣመልኪቱ ቅዱስነቶም ናብ ፓሪስ ሉርድስ ሰሜናዊ ምብራቕ ከተማ መትስ ዘካይድዎ ጉዕዞ ምዃኑ ገሊጹ። ሃገረ ፈረንሳ ኸኣ ርእሰ ሊቃነ ጳጳሳት ልዮን ዝበጽሕዋ ዘለዉ ታሽዐይቲ ሃገር ክትከውን እያ። ኣብቲ ሃዋርያዊ ዑደቶም ቅዱስ ኣቦና ምስ ሰበ ስልጣንን ተወከልቲ መንግስትን እተሃገር ኣኼባታት ክካይዱ ምስ መንእሰያትን ኣብቲ ኸባቢ ዝርከቡ ካህናትን ክራኸቡ ናብ ናይ ግብረ ሰናይ ኣገልግሎታት ዝካየደሎም ቦታታት ክበጽሑ ናብ ቀንዲ ቤት ጽሕፈት ዩኔስኮ ዑደት ከካይዱን ከምኡውን ካልእ መደባት ዘጠቓለለ ሃዋርያዊ ጉዕዞ ከካይዱ እዮም። ብዘይካቲ ኣብ ዩኔስኮ ዘቕርብዎ መደረ ብኸፊል ብቋንቋ ፈረንሳይን ብኸፊል ከኣ ብቋንቋ እንግሊዝን ክኸውን እዩ። ከምኡውን ኣብቲ ኣብ ሜትስ ኣብ ዝካየድ ናብ መሰረት ኤውሮጳ ምምላስ ንሰላምን ሓድነትን ዝተሰሚያ ኼባ ዘቕርብዎ መደረ ብቋንቋ ፈረንሳይ ክኸውን እዩ። ማቴዎ ብሩኒ ኣስዒቡ ብዛዕባ ገለ ካብቲ ኣብዚ ጉዕዞ እዚ ክለዓል ዝኽእል ኣርእስትታት ተዛሪቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ማሕበረሰብ ፈረንሳይ ምስ ህዝባ ባህላ ታሪኻ ግን ከኣ ምስ እምነታ ከምኡውን ምስ ሓንቲ ነቶም ኣዝዮም ተኣፈፍቲ ዝኾኑ ውሉድ እተሃገርን ንድኻታትን ብዙሕ ኣገልግሎት እተወፍ ዘላ ቤተ ክርስቲያን ከም ዝራኸቡ ገለጸ። ብዛዕባ ሓንቲ ንገዛ ርእሳ ብዛዕባ ሕብረተሰብን ሰብኣውነትን ህይወትን ከምኡውን ምስ ሳይንስን ቴክኖሎጂያዊ ምዕባለን ሰብ ዝሰርሖ ኣስተውዕሎትን ዘለዋ ርክብ እትምርምር ዘላ ሃገር ክራኸቡ እዮም ድማ ይብል። ብዛዕባ ሓንቲ ንዓለም ክፍቲ ዝኾነት ሃገር እውን ክዛረቡ እዮም። ኣባኡ እውን ብዛዕባ ግጭታት ክጠቕሱ ትፅቢት ይግበረሎም ኣሎ በለ። ብሩኒ ወሲኹ ቤተ ክርስቲያን ኣብ ሕብረተሰብ ፈረንሳ ነቲ ኣብዚ ዘመን እዚ ዘሎ ብድሆታት ምላሽ ክትበሉ ኣብ እትጽዕረሉ ዘለዋ ግደ እውን ኣጉሊሑ። ታሪኽን ሃብትን ናይታ ኣብዚ ቀረባ ዓመታት ቁጽሪ ተጠመቕቲ እናወስኸ ዝኸደላ ዘሎ ቤተ ክርስቲያን ፈረንሳ ኣብ በዓለ ትንሣኤ 2026 ጥራይ 13,000 መንእሰያት ኣብቲ ሃገር ከም እተጠምቁ እውን ጠቒሱ። ዳይሬክተር ቤት ጽሕፈት መራኸቢ ብዙሓን ቅድስቲ መንበር ቀጺሉ ዩኔስኮ ወዲ ሰብ ብዛዕባ ገዛ ርእሱ ብዛዕባ ታሪኹ ብዛዕባ መጻኢኡ ዘስተንትነሉ ስፍራ ምዃኑ ብምግላጽ ንኽቡር ዋጋ ስነ ጥበብን ትምህርትን ከም መሳርሒ ሰላም ብምትኳር ከም ዝበጽሕዎ እውን ኣመልኪቱ። ስነ ኣከባቢ ምስ ባህሊ ኣጸቢቑ ስለ ዝተኣሳሰረ ብኸመይ ኣገዳሲ ረቋሒ ከም ዝኸውን እውን ጠቒሱ ይርከብ። ቅድስቲ መንበርን ዩኔስኮን ኣብ 2027 መበል 75 ዓመት ናይ ዲፕሎማስያዊ ርክባቶም ክጽምብሉ እዮም ክብል ድማ ይምስክር። ኣብ መወዳእታ ማቴዮ ብሩኒ ንኤውሮጳን መጻኢኣን ሕሉፍ ህይወታን ከም ኣገዳሲ ፍረ ነገር ናይታ ናይ መወዳእታ ክፋል እቲ ጉዕዞ ዝኾነት ማለት ኣብ ዶብ እትርከብ ከተማ መትዝ ዝገብርዎ ምብጻሕ ኣጉልሐ። ሓድነት በበይኑ ዝዓይነቱ ፍልልያት ሰላምን ንኻልኦት ባህልታት ክፉት ምዃንን ኣብዚ ናይ መወዳእታ ተኸታታሊ ኣርእስትታት ኣገዳሲ ዛዕባታት ምዃኖም እውን ኣመልከተ። ኣባላት ጉጅለ ልኡኻት ርእሰ ሊቃነ ጳጳሳት ድማ ብፁእ ካርዲናል ሆሴ ቶሎንቲኖ ዶ መንዶሳ ህየንተ ናይቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበርን ብፁእ ካርዲናል ዶሜኒክ ማንበርቲ ሓለቓ ሃዋርያዊ ላዕለዋይ ቤት ፍርድን ብፁእ ካርዲናል ጆርጅ ኩዋካ ህየንተ ናይቲ ብዛዕባ ምስ ተፈላለዩ ሃይማኖታት ዝግበር ዘተ ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበርን ብፁእ ሊቀ ጳጳሳት ፊሊፖ ያኖኔ ህየንተ ናይቲ ብዛዕባ ጉዳያት ጳጳሳት ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበርን ክኾኑ እዮም። ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ድማ ኣብቲ ኣብ ከተማ ኒውዮርክ ዝካየድ ጉባኤ ውድብ ሕቡራት ሃገራት ክካፈሉ ክንዲ ዝኾኑ ኣብዚ ምስ ቅዱስነቶም ዝግበር ሃዋርያዊ ጉዕዞ ኣይክሳተፉን እዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 በዚ ናብ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ኣሰርቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ስዒቦም ዘካይድዎ ዘለዉ ክኸውን እዩ። ርእሰ ሊቃነ ጳጳሳት ፍራንቸስኮ ንፍሉይ ፍጻሜታት ወይ መደባት ንምስታፍ ናብ ስትራስቡርግ ብ2014፣ ናብ ማርሴል ብ2023፣ ናብ ኮርሲካ ብ2024 በጺሖም እዮም። ይኹን እምበር ወግዓዊ መንግስታዊ ምብጻሕ ናብ ሃገረ ፈረንሳይ ግን ኣየካየዱን። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብ 2008 ዓመተ ምህረት ኣብ መበል 150 ዓመት ዝኽሪ ናይ ግልጸት ሉርድስ ንምዝካር ናብታ ሃገር ሃዋርያዊ ዑደት ኣካይዶም። ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኸኣ 8 ሳዕ ናብ ሃገረ ፈረንሳ ምብጻሕ ከም ዘካየዱ ይዝከር። ሓደ ጊዜ ድማ ብ1989 ናብቲ ኣብ ህንዳዊ ውቅያኖስ ዝርከብ ሪዮኒዮን ዝበሃል ኣብ ወፃኢ ሃገር ዝርከብ ግዝኣት ዞባ ሪዮኒዮን እውን በጺሖም እዮም። እቶም ቅድሚ ርእሰ ሊቃነ ጳጳሳት ልዮም መበል 14 ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት እውን ናብ ዩኔስኮ ዝበጽሑ ቀዳማይ ጳጳስ ምንባሮም ይዝከር። ኣብ 1980 ኣብ ትምህርትን ስነ ፍልጠትን ባህልን ኣብ እተወፈየ ትካል ውድብ ሕቡራት ሃገራት እውን መደረ ኣቕሪቦም እዮም። ናይ ውድብ ሕቡራት ሃገራት ትካል ሓልዮ ህፃናት ዩኒሴፍ ኩናት እናቐጽለ ኣብ ዝኸደሉ ዘሎ ንቈልዑን ህፃናትን ከቢድ ጉድኣት ናይቲ ዝቕጽል ዘሎ ግጭት ይስከሙ ከም ዘለዉ የጠንቅቕ። ነቶም ኣብቲ ግጭት ዝሳተፉ ዘሎ ወገናት ከኣ ሰላማውያን ሰባት ብፍላይ ከኣ ቈልዑን ህፃናትን ከዕቁቡን ንሰብኣዊ ረድኤት ንኸይዓግቱን ጻውዒት ኣቕሪቡ። ኣብ ሃገረ የመን ንቈልዑን ህፃናትን ድሮ ጽንኩር ኩነታት ኣብ ኮይኑሉ ዘሎ እዋን ትካል ሓልዮ ቈልዑን ህፃናትን ውድብ ሕቡራት ሃገራት ኣብታ ሃገር ዝቕጽል ዘሎ ኩናት እናገደደ ብምኻዱ ቅድሚ ሕጂ ብዝያዳ ይሳቐዩ ከም ዘለዉ ኣጠንቂቑ። ዩኒሴፍ ኣብዚ ቀረባ እዋን ኣብ ዝረኸቦም ሓበሬታ ተመርኪሱ ከም ዝገለጾ ኣብ መላእ ማእከላይ ምብራቕ ዝቕጽል ዘሎ ኩናት ብዓሰርተታት ኣሽሓት ዝቝጸሩ ስድራ ቤታት ካባባይቶም ክወፁ የገድዶምን ንቈልዑን ህፃናትን ድማ ኣብ ሓደጋ የውድቖም ኣሎ ክብል የመላኽት። ኣብ ውሽጢ 2 ሰሙን ጥራይ ልዕሊ 57,000 ቈልዑ ዝርከብዎም ልዕሊ 140,000 ሰባት ተመዛቢሎም ከም ዘለዉ እቲ ትካል ሓቢሩ። ካብ ዕለት 3 መስከረም ንነጀው እንተወሓደ 9 ቈልዑ ከም እተቐትሉ 12 ድማ ከም ዝቖሰሉ ካልኦት 3 ድማ ኣብቲ ምዕራባዊ ገማግም ሃገረ የመን ምስ ዓደን ኣብ ዘራኽብ መንገዲ ብዝተኸስተ መጥቃዕቲ ሃለዋቶም ከም ዝጠፍአ ሓቢሩ። ኣብ ከምዚ ዝኣመሰለ ሕማቕ ኩነታት ዩኒሴፍ ንዅሎም ወገናት እቲ ግጭት ንሲቪላዊ ማሕበረሰብ ብፍላይ ንቈልዑን ህፃናትን ከዕቁቡ ኣህጉራዊ ሰብኣዊ ሕጊ ከኽብሩ ከምኡውን ህፁፅ ረድኤት ነቶም ዘድልዮም ሰባት ምእንቲ ክበጽሖም ክተሓባበሩን ብዘይ ዕንቅፋት ሰብኣዊ ረድኤት ይበጽሖም ከም ዘሎ ከረጋግጹን ጻውዒት ኣቕሪቡሎ። ኣብዚ መዳይ እዚ ናይ ውድብ ሕቡራት ሃገራት ትካል ሓልዮ ቆልዑን ህፃናትን የመን ከም ዝገለጾ ድሮ ሓደ ካብቲ ኣብ ዓለም ዘሎ ዝኸፍአ ሰብኣዊ ቅልውላው ኣብታ ሃገር የጋጥም ከም ዘሎ ብምዝኽኻር ነቲ ኣብ ዝቐረባ እዋን ዘጋጠመ ዕንወት ብፍሉይ ዘተሓሳስብ ምዃኑ ድማ ኣጠንቀቐ። ቅድምቲ ናይ መወዳእታ ኩናት እውን ከይተረፈ ኣብ የመን ብግምት 12.2 ሚልዮን ቆልዑ ሰብኣዊ ሓገዝ ከም ዘድልዮም እቲ ትካል ሓቢሩ። ኣስዕብ ኣቢሉ እውን 2.2 ሚልዮን ትሕቲ 5 ዓመት ዝዕድሚዮም ቆልዑን ህፃናትን ብኸቢድ ጉድለት ኣመጋግባ ይሳቀዩ ከም ዘለውን ካብዚኣቶም ልዕሊ 515,000 ሰባት ድማ ብኸቢድ ጉድለት ኣመጋግባ ይቕዘፉ ከም ዘለውን ጸብጻባት ይቕርብ። እቲ ትካል ከም ዘመልከቶ 3.2 ሚልዮን ኣብ ናይ ትምህርቲ ዕድመ ዘለዉ ቆልዑ ስርዓተ ትምህርቲ ይረኽቡ ከም ዘየለዉ እውን ይግምት። ኣገደስቲ ኣገልግሎታት እውን ብሰፊሑ ተቋሪጹ እዩ ዘሎ። ብዩኒሴፍ ዝድገፍ 26 መሳለጥያታት ጥዕና ተቋሪጹ ከም ዘሎን 243 ኣብያተ ትምህርቲ ተዓጽየን ልዕሊ 137,000 ተምሃሮ ካብ ስርዓተ ትምህርቲ ወጻኢ ኮይኖም ከም ዘለዉ ወሲኹ ይሕብር። ዩኒሴፍ ኣስዒቡ ብዙሓት ተንቀሳኸስቲ ጉጅለታት ጥዕናን ኣመጋግባን ናብ ማእከላት ተመዛበልትን እተጐዱ ማሕበረሰብን ከም ብሓድሽ ኣገልግሎታት ይጅምሩ ከም ዘለዉ እውን ኣመልኪቱ። ይኹን እምበር እቲ ትካል እዚ ጻዕርታት እዚ ብቕልጡፍና ተዳኸመ ይኸይድ ከም ዘሎን እኹል ከም ዘይኮነን የጠንቅቕ።
1: እዚ ሬድዮ ቫቲካን ኣብ መደብ መንእሰያትኹም ዘለኹም ብክርስቶስ ኣሕዋትን ሓትን ምሳኹም ዘለኹ ሓውኹም ንኸም ጳውሎስ ከም ዝፍለጥ ንተኸታታሊ ቤተክርስትያን ኣደን መምህርን ዝብል ኣርእስቲ ናባኹም ኣቢለዮ ስጋብ ሎምካ እግዚኣብሔር ረድዩና ራብዓይ ናይ መወዳእታ ክፋል በፂሕና ኣለና። ኣብዛ ናይ መወዳእታ ራብዒቲ ክፋል ድማ ቤተክርስትያን ካብ ምምሃር ዓዲ ኣይትውዕልን ኣይተቋርፅን ወትሩ ግዜ እትምህር ዓዲያ ዝብል ሓሳብ ክንርኢ ኢና። እስካብ መወዳእታ ክትከታተሉ ብፍቅሪ ኣምላኽ ዕድመኩም። ከም መእተው ክኾነና እምበኣር ፍቁራን ኣሕዋት ብዙሕ ሰብ ብዙሓት መንእስያት እውን ሓደሓደ እዋን ቤተክርስትያን እቲቐደም ካብ ክርስቶስ ዝተቐበለቱ ሓቂ ሒዛ ሎሚ ግን ትምህር ከምዘየላ ፍሮዝን ከም ዝኾነት ከም ዝደረቐት ኣብ ሓደ ቦታ ደው ከም ዝበለት ገይሮም ዝርድኦም ኣሎ። እዚ ግን ጌጋ እዩ። ቤተክርስትያን ሕጂ እውን ብመንፈስ ቅዱስ ተመሪሓ ንደቃ ንምእመናና ንውሉዳ ትምህር ኣደ ከምቲ ቃሉ ኣብ ዕብራውያን ዝብለና ክርስቶስ ትማልሎምን ንዘለኣለም ህያው እዩ ዝብሎ። እዚ ህያው ክርስቶስ ኣብ ቤቱ ኣብ ቤተክርስትያን ብምስጢራቱ ገይሩ ነፍሲ ወከፍና ይበፅሓና። ብቅዱስ ቃሉ ገይሩ ድማ ብኣገልገልቱ ገይሩ ንነፍሲ ወከፍና እቲ ዘድሊ ዝሃንፅ ቃላቱ ይህበና። ቀዳማይ ነጥቢ ኣብዚ ክንሪኦ ዝደሊ ጎይታና መድሓና ኢየሱስ ክርስቶስ ንሃዋርያት ኣብ ወንጌል ዮሃንስ ምዕራፍ 14 ፍቕዲ 26 መንፈስ ቅዱስ ክምህረኩም እዩ፣ እቲ ኩሉ ኣነ ዝምሃርኩም ድማ ከዘኻኽረኩም እዩ እናበለ መንፈስ ቅዱስ ከም ዝምህረና ዕለት ዕለት ከም ዝምህረና እዩ ዘረድእ። ምሂርኩም እዩ ጥራይ ዘይኮነስ ክምህረኩም እዩ። መዓልታዊ መንፈስ ቅዱስ ክንዕድም ክንፀባብዮ መስዋዕቲ ቅዳሴ ተኾነ ኩሉ መንፈስ ቅዱስ ይካየድ። ስለዚ ነዚ ሓቂ እዚ ክንርድኦ ድምፁ ዕለት ዕለት ክንሰምዖ ከም ዘሎና ከምዚ ኣብ ሸልፍ ዝተቐመጠ መፅሓፍ ደሮና ኩሉ ዝዓልቦ ዘይኮነ ድምፁ ህያው እዩ፣ ሕጂ እውን ነባጊዑ ይጓሲ ኣሎ። እዛ ህያው ቤተክርስትያን ድማ እታ እውነተኛ ተሓቀኛ መጓሲ ኣምላኽ ዝርከበላ ቦታ እያ። ካልኣይ ነጥቢ ኣደ ብቐፃሊ ክትዛረብ ኣለዋ፣ ኣደ ብቐፃሊ ክትምህር ኣለዋ ዝብል ሓሳብ እዩ። ኣደ ወላ በቲ ብስጋ ክንሪኦ ከለና ሓንሳብ ምስ ተዛረበት በታ ቅድሚ 4 ዓመት ብዝተዛረበታ ኣይኮነን ሂወት ዝካየድ ስድራ ቤት ዝካየድ። ዕለት ዕለት ድምፃ ክተስማዕ ኣለዋ፣ ፍቅራ ክትገልፅ ኣለዋ፣ ሓሳባ ክትገልፅ ኣለዋ፣ ክትንከባኸብ ኣለዋ። እቲ ቆልዓ ከይጠም ከይቆር ድሃይ ትገብር፣ ናበይ ከይዱ እንታይ ይገብር ኣሎ፣ ክሕጎስ ከሎ ምስኡ ትሕጎስ፣ ክሓዝን ከሎ ምስኡ ትሓዝን፣ ሓሊፋ ትሓስብ። ቤተክርስትያን ካ ከምኡ እያ ፍቁራን ኣሕዋት። እቲ ስልጣን ናይ ቤተክርስትያን እምበኣር ፍቁራን ኣሕዋት ንኣና ንመጓሴ ከም ዝተዋሃበ ከምቲ ሙሴ ንእስራኤላውያን ተቐሚጡ ዝፈርዶም ዝነበረ ሕግታት ዘውፃሎም ዝነበረ ዘመሓዳድሮም ዝነበረ ከምኡ ካ ቤተክርስትያን ሎሚ ብሞራላዊ ዓይኒ ኮነ ብቴዎሎጋዊ ዓይኒ ኮነ نعلم كيترفة برهان كوينة أب كبز بلا تقميطة اتمرح زلا عديا سالساي نتبيك نريو زلنا دما إزينا عخاخة بخميز الوكا نمتاين أبزع زر السنس عرب زلنا بعرف قرحا وحفتي كريستنا ترسيو زترف ويدما تقميطو كم ميزيون ويكا بيتمذكر زي كونا كريستنا هياو مخانا بتكريسيانكا هياو كوينة تعيي مخانا تنكسرس مخانا ريلس مخانا أوتنتيكس مخانا قالو حيزا تمرالس كم زخونات عب حلوف زيت عزوات كم زي كونات جن عب نفس وكفنا تقاهيدا زلا نفس وكفنا ما نزابي تزيع انسرحا انا تلقع قبنا نابتر اسو زخونا كريستوس كن عبي كم زلونا كزخا خروكم فتو بار فقران حوات أبزغ نقبروز تسانحنا بتكريسيان أدن ممهرن زي بالحاسوات أتغال الأبيلة غربون ترى أخوينا كم تبع القدس بادري بيوز بلوو بزوح مسك ألمس حالفة بتكريسيان دعمو زغول أقافي عالكا قد يفكيا زي تخيد مس بلوو نو بتكريسيان أديا يلو ناب كم زي زعمسالة أتحاسا سوا كن أتو كتبابعكم فوتو بتكريسيان أدن مخانا بزوح مسك ألمس نتحالفنا ستيل بتكريسيان أدينا لازم بزي عرادة تحققت كن في التشو كن مرمرو لا تمت بمستيرات كن نجع بمستيرات كن عبي كن التوابع كن دايس الناين بحزة بلن عب تاريخ تمريسنا عميقنا نقرات كن في التش انت العجمينا تي امنتنا كريستنانا كاتوليكاونتنا كن فتوه كن جمرينا زع حلفنا تاريخنا تكريسان تايت مهرني راح جهن تايت مهر لا انت رازي فليتنا قهن بتي لا تهزمت زلو زواقع نفاسات تتعلينا نوزي تدالي تحارون قد تعسنا زخيل وسانيتات كن عطو نغيلينا بزحد من سياتونا بكم وآتي ميون فقران حوات جيقن زي تمرت بنوس درجة بنوس عقان قريبنا لنا بالسفحة نفس وقفهم كتنببو كتتصنعون كتبابعكم فتو زين أربعة كفالات بهدات بتقمونا استغطات لكم زي عبير باركم نخلو تحواتون كتكافلو كتبابعكم فتو زمد سومن بغالا رسك سابن الرغب سسمعي
2: كبراتنا كبران سمعتنا سلمكت تالكم نمسجن ناي لومي مدب فنونا أبزي الزازم أبنيت بح مدب فنوك سابن الرغب بدحان السلامة تنحو يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ንቕርብ። ናይ ሎሚ ዕለት 19 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰበኻዊ ጉባኤ ሰበኻ ሮማ ተሳቲፎም ዘካፈልዎ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ንኣህጉራዊ ማእከል መጽናዕትን ልዮን መበል 14 ተቐቢሎም ዝለገስሎም ቃለ ምዕዳን ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ብዛዕባ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ፈረንሳይ ኣመልኪቱ ዝሃቦ ጋዜጣዊ መግለጺ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ብዛዕባ ኩነታት ቈልዑን ህፃናትን ሃገረ የመን ዝሃቦ ጸብጻብ ኣብ መወዳእታ ድማ ብመንእሰይ ናሆም ጳውሎስ ዝሰናዶ መደብ መንእሰያት ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 19 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ መኽፈቲ ሓድሽ ጉስነታዊ ዓመት ናይ ሰበኻ ሮማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘቕረብሎም ቃል ምሕፅንታ ምስ ክርስቶስ ኣብ ምርኻብን ምስ ማሕበረሰብን ከምኡውን ኣብ ኣገልግሎት ዘተኰረ ሓባራዊ መስርሕ ገምጋም ሃዋርያዊ ጉስነት ከካይዱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰበኻ ሮማ ኣብ ዘቕረብዎ ጻውዒት ሓደስቲ ተበግሶታት ኣብ ክንዲ ምውሳኽ ንጥፈታት ንምስማዕን ንምስትውዓልን ንምግምጋምን ግዜ ብምውሳድ ሓድሽ ጉስነታዊ ዓመት ክጅምሩ ኣተባብዕዎም። ቅዱስነቶም ትማል ዓርቢ ኣብ ባዚሊካ ቅዱስ ዮሃንስ ላተራን ኣብ ተኻየደ ጉባኤ ሰበኻ ሮማ ኣብ ዘቕረብዎ መደረ ሓድሽ ናይ ሃዋርያዊ ጉስነት ውጥናት ከቕርብሎም ዘይኮነስ ሓባራዊ ሜልያ ናይ ጉስነታዊ ገምጋም ከካይዱ ከም ዝደልዩ ኣመልከቱሎም። እዚ መስርሕ እዚ ነታ ቐዲሙ ተፈጸመ ኣገልግሎታት እንደገና ንምንባብ ደው ንምባል እንታይ ፍረ ከም ዘፍረየ ኣፍልጦ ንምሃብ ዘይተዓየ ነገር እንተኣልዩ ንምርዳእን ጠንቅታቱ ብሓባር ንምማይን ማለት ምዃኑ ገለጹ። ንመላእ ማሕበረሰብ ቤተ ክርስቲያን ዘጠቓልል ክኸውን ኣለዎ እንተ ተኻኢሉ ድማ ነቶም ኣብ ህይወት ቤተ ክርስቲያን ኣዘውቲሮም ዘይሳተፉ ሰባት ጽኒሉ ክሰምዕ ዝኽእል ገምጋም ድማ ክኸውን ኣለዎ ክብሉ እውን ተማሕጸንዎም። ስለምንታይ እዩ ገሊኡ ተበግሶታት መንገድታት ዝኸፍት ገሊኡ ግና ተገሊሉ ዝተርፍ ዘሎ ክብሉ እውን ሓተቱ? ርእሰ ሊቃነ ጳጳሳት ልዮን ነቲ ኣብ በዓለ ትንሣኤ ንግሆ ኣብቲ ጥርሑ ዝነበረ መቓብር ብዛዕባ ማርያም መግደላዊት ዝገልጽ ክፍሊ ወንጌል ብምስትንታን ቃለ ምዕዳኖም ጀመሩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ነቲ ንማርያም መግደላዊት ዝበላ ቃላት ብምጥቃስ ድማ ስለምንታይ ትበኺ ንመንከ ትደልያ ኣለኺ ብምባል ሎሚ እውን ሓደ ንናይ ሮማ ቤተ ክርስቲያን ዝቐርበላ ዘሎ ሕቶ ምዃኑ ኣመልከቱ። ኣብ ቁምስናታትን ማሕበራትን ምንቅስቓሳትን ከምኡውን ኣብተን ኣብ ስብከተ ወንጌልን ኣገልግሎት ግብረ ሰናይን ጸሎትን እተጸምዳ ኣቅላሳውያን ተቋማት ሓዊስካ ድሮ ኣብዛ ሰበኻ ክርስቶስ ህያው ምዃኑ እውን ኣስተንተኑ። ብተመሳሳሊ መንገዲ እቲ ብብዝሒ ንጥፈታት ናይዚ ማሕበረሰብ ንማእከል ናይ ተልእኾ ወንጌላውነቶም ክስሕትዎ ከም ዝገብሮም እውን ኣፍልጡ ሃብሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቲ ጉስነታዊ ስጉምቲ እንታይ ክግበር ከም ዘለዎ ጥራይ ዘይኮነስ ምስ መን ብኸመይ ከም ዝራኸብ ብምሕታት ክጅምር ኣለዎ እውን በሉ። ማርያም መግደላዊት ጐይታናን መድሓኒናን ኢየሱስ ክርስቶስ ብስማ ክጽውዓ ምስ ሰምዐት ኣለለየቶ በሉ። ብተመሳሳሊ ኣብ ማሕበረሰብ ቤተ ክርስቲያን ዘለዉ ምእመናን ስሞም ከይተፈልጠ ወይ ከይተለለዩ ክተርፉ የብሎምን። የግዳስ ክልለዩን ክፍለጡን ብስሞም ክጽውዑን እዮም ዘለዎም። ሽዑ ምስ ክርስቶስ ሓቀኛ ርክብ ብምምስራት ምንጪ ሓጎስ ናይ ወንጌላዊ ተልእኾ ይኸውን በሉ። ቤተ ክርስቲያን ንነፍሲ ወከፍ ሰብ ምስ ጐይታ ናብ ምርኻብ ክትመርሖ እምበር ናብ ገዛ ርእሳ ኣይኮነትን እትመርሖም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ንጉስነታዊ ሕይወት እትሰበኻ ንምግምጋም ዘድሊ ሰለስተ ቀንዲ መዳያት እውን ጠቒሶም። እቲ ቐዳማይ ምስ ክርስቶስ ምርኻብን ካልኦት ምስኡ ንኽራኸቡ ምሕጋዝን እዩ። ንጥፈታት ብውዳቤኦም ወይ ብተሳትፎኦም ጥራይ ዘይኮነስ ንሰባት ብሓቂ ናብ ክርስቶስ ዝመርሑ እንተ ደኣ ኾይኖምን ንወንጌል ምስ ሕይወቶም ከተሓሕዝዎ ዘኽእሎም እንተ ኾይኑን ክግምገም ኣለዎ። እቲ ኻልኣይ ድማ ማሕበረሰብ ምፍጣር እዩ። ማሕበረሰብ ክርስትና ሰባት ተቐባልነት ዝረኽቡሉን ዝስነዩሉን
ክቡር ዋጋ ዘለዎምን ሓላፍነት ዝስምዖምን ርክባት ከፍርዩ ኣለዎም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብፍላይ ንመንእሰያት ግዜ መሃብን ጽኒልካ ምስማዕን ኣድላይ ምዃኑ ጠቒሶም። እቲ ሳልሳይ ድማ ኣብታ ኸተማ ምንባርን ምግልጋልን እዩ። ከተማ ሮማ ድሕረ ባይታ ንጥፈታት ቤተ ክርስቲያን ጥራይ ዘይኮነትስ ተልኹኣ እተካይደሉ ስፍራ እያ እውን በሉ። ቤተ ክርስቲያን ትጽቢታትን ድኽመታትን ሕቶታትን እታ ኸተማ ክትካፈልን ወንጌል ብኸመይ መልሲ ክኾና ከም ዝኽእል ከተፍልጥን ተጸዊዓ እያ። እቲ ራብዓይ ዘተሓሳስብ ነገር ግን ኣብቶም ሰለስተ ቐዳሞት ነጥብታት ተጠቕሊሉ ዘሎ እዩ፤ ምምስራት ህዝቢ ኣምላኽ ድማ እዩ። ስለዚ እቲ ናይ ሃዋርያዊ ጉስነት ንጥፈታት ንሰባት ብእምነት ንኽዓብዩ፣ ልኡኻት ደቀ መዛሙርቲ ንክኾኑ፣ ናይ ቤተ ክርስቲያን ሓላፍነታት ንኽስከሙ፣ ከምኡውን ናብ ጭቡጥ ምንጭታት ህይወትን ኣገልግሎትን ክትርጎም ዝኽእል ብሱል እምነት ንኸማዕብሉ ክሕግዝ ከም ዘለዎ ብምግላጽ ነቶም ተጋባእቲ ጉስነታዊ ንጥፈታት ወትሩ ብሱል እምነት ምህላውን ልኡኽ ወደ መዝሙር ምዃንን ሓላፍነት ምስካምን ዝብሉ ኣምራት ኣብ ውሽጢ ቤተ ክርስቲያን ከማዕብል ከም ዝኽእል ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እቲ ዝቐረበ መስርሕ ንካህናትን ኣገልግልቲ ሃዋርያዊ ጉስነትን ካልእ ጾር ክኸውን ከም ዘይብሉ ገለጹ። ጥበብ ጉስነታዊ ገምጋም ዝያዳ ንኽትገብሩ ኣይኮነን ዝሓተኩም በሉ። ኣብ ክንዲኡስ ንቤተ ክርስቲያን ውሑድ ግን ከኣ ዝሓሸ ነገር ንኽትገብር የኽእላ። ንካህናት ድማ ምላሽ ቅድሚ መሃቦም ክሰምዑን ቅድሚ ምውሳኖም ከስተውዕሉን ብምጽዋዕ ንባሕርያትን ሓላፍነታትን ምእመናን እውን ኣፍልጦ ሃብሉ ክብሉ ተላበውዎም። ምምራሕ ክብሃል እንከሎ ኩሉ ነገር ምግባር ማለት ኣይኮነን ድማ በሉ። የግዳስ ሕብረት ምፍጣርን ንውህበት ካልኦት ሰባት ኣፍልጦ መሃብን ማለት እዩ። ብተወሳኺ እውን ቤተ ክህነት ሰበኻ ሮማ ንጸገማቶም ብዘይ ሕፍረት ከካፍልሉ ዝኽእሉ ሓቀይና ሕውነት ዘለዎም ካህናት ክኾኑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ካህን ሰበኻ ሮማ ዝነበረ ንሰበኻዊ ማሕበር ካሪታስ ዝመስረተን ንድኻታትን ንተገለሉ ሰባትን ደኺመ ከይበለ ዘገልገለ ንፍቁር ኣባ ሉዊጂ ዲሊየግሮ ዝፈጸሞ ኣብነት ብምዝካር ቃለ ምዕዳኖም ደምደሙ። ብዛዕባ ህይወትን ውርዝውናን ስምን ቅድስናን ክቡር ኣባ ሉዊጂ ዲሊየግሮ መስርሕ ኣዋጅ ቅድስና ንምጅማር ኣድላይ ስጉምትታት ንምውሳድ ዝገበርዎ ውሳኔ ድማ ብሓጎስ ከም ዘጽደቕዎ ብምእዋጅ ነቲ ክቡር ኣባ ሉዊጂ ጐይታይ ኣበይ ኣሎኻ ንዝብል ዘቕረቦ ቀንዲ ሕቶ ብምስትንታን ኣብ ምርኣይን ኣብ ምስማዕን ዘተኰረ ህያው ኣብነት ከም ዝሃበ ገለጹ። እዚ መስርሕ እዚ ናብ ሓድሽ ጉስነታዊ ተመክሮታትን ናብ ኢዮቤል ድሕነት 233 ዝመርሕ ሓባራዊ ጉዕዞ ክኸውን ዘለዎም ተስፋውን ገለጹ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰበኻ ሮማን ነታ ኸተማን ናብ ቅድስቲ ድንግል ማርያም ጠበቓ ሮማውያን ብሕድሪ ብምውፋይ ኣብዚ ጉስነታዊ ጉዕዞ ከተሰንዮም ተማሕጸንዋ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ዓርቢ ንኣባላት ናይቲ ብስሞም ዝጽዋዕ ኣሕጉራዊ ማእከል መጽናዕቲ ኣብ ሃገረ ቫቲካን ተቐቢሎም ኣብ ዘካፈልዎ ቃለ ምዕዳን ብሓቀይና ሰብኣውነትን ማሕበራዊ ሰረተ እምነት ቤተ ክርስቲያንን ተመሪሖም ናይ ፍቕሪ ስልጣኔ ኣብ ምህናጽ ኣበርክቶ ክገብሩ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ዓርቢ ኣብ ሃገረ ቫቲካን ንኣባላት ኣህጉራዊ ማእከል መጽናዕቲ ልዮን መበል 14 ተቐቢሎም ኣዘራርብዎም። እዚ ተበግሶ እዚ ድማ ነቲ ቅዱስ ኣቦና ንማሕበራዊ ሰረተ እምነት ቤተ ክርስቲያን ከም ኣድላይ መሳርሒ ናይዛ ዘመናዊት ዓለም ንምስጋር ዘቕረብዎ ጻውዒት ምላሽ ንምሃብ እዩ ተመስሪቱ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ካብ መጀመርታ ኣትሒዘ እቲ ማእከል ምስ መናብርተ ጥበባትን ትምህርታዊ ተቋማትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ጉጅለታት ቤተ ክርስቲያንን መራኸቢታትን ሰፊሕ ምይይጥ ንምግባር ኣብ ሃገራውን ኣህጉራውን ደረጃ ምትሕብባርን ምልውዋጥን ንምምዕባል ዘለዎ ቆራጽነት የመስግኖ የበሉ። ምስጢር ናይዚ መሰናድዎ እዚ ምስ ዝተፈላለዩ ሰባት ንምርኻብ ማዕጾ ከይዓጸወ ኩሉ ሳዕ ብሓባር ንምምልላስ እዩ ድማ በሉ። ቅዱስነቶም ኣስዒቦም ንኣባላት ማእከል መጽናዕቲ ካብቲ ንፈጣሪ ክፉት ብምዃን ሕውነታዊ ርክብ ንምህናጽ ክሕግዝ ዝኽእል ሓቀኛ ሰብኣውነትን ስነ ምግባራዊ ስርዓታትን ክጥቀሙ ኣተባብዕዎም። ስልጣነይ ዝፍጠር ብውግእ ዘይኮነስ ብሰላምን ብፍትሓዊ ሚዛንን እዩ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቲ ማሕበረሰባዊ ትምህርቲ ቤተ ክርስቲያን ዝገበሮ ኣበርክቶ ብምዝካር ነቲ ህቡብ ዝኾነ መበቆሉ ኣጉልሑ።
ክርስቲያናዊ ራእይ ኣብ ዘመናዊ ማሕበረሰብን ሸቃሎን ቁጠባውን ባህላውን ሃዋህ እንደገና ንምትርጓም ክርስቲያን ምእመናን ምስ ናይ ግዜኦም ብድሆታት እንተዘይተቓሊሶም ዘይሕሰብ ምዃነ ነይሩ ክብሉ እውን ኣመልከቱ። እዚ ከምዚ ኢሉ እንከሎ ነዚ ብድሆታት እዚ ምላሽ ንምሃብ ኣብ መንጎ ምእመናንን መምህራንን ተራ ዜጋታትን ክኢላታት ትካላትን ቀጻሊ ምትሕብባር ዝሓትት እዩ ክብሉ እውን ተላበቡ። ቅዱስ ኣቦና ኣስዕብ ኣቢሎም ተልእኾ ተስፋ ብሓጺሩ ገለጽዎ። እዚ ድማ ኣገልግሎት ንሓባራዊ ረብሓ ኣብ ማሕበረሰብ ሓላፍነት ንምስካም ከምኡውን ኣብ ሓድነትን ፍትሕን ሰላምን እተመስረተ ርክባት ንምህናጽ ተባሂሉ ዝፍለጥ ተልእኾ ንህዝባውን ፖለቲካውን ህይወት ምኹስኳስን ምድንፋዕን እዩ በሉ። ኣብዚ መዳይ እዚ እቲ ማእከል መጽናዕቲ ምስቲ ኣጐስጢኖሳዊ ዝምድናኡ ዝገበሮ ንፍቕሪ ከም መሰረታዊ ኣምር ንምሕዳስ ውልቃውን ቁጠባውን ፖለቲካውን ህይወት ንምርዳእ ዘተባብዕ ነዚ ሕጂ ዘሎ ኣህጉራዊ ስርዓት ብዙሕ ከወፊ ከም ዘለዎ እውን ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ወሲኾም ንሓሳባት ቅዱስ ኣጐስጢኖስ ብምንጽብራቕ ንታሪኽ ኣብ ብርሃን እቲ ተሰቕለን ዝተንሰአን ጐይታ ኢና ንርእዮ። ንህልው ግዜ ከም ዕጹው ዕድል ጌርና ኣይንትርጉሞን ኢና። የግዳስ ንውልቃውን ሓባራውን ለውጢ ከም ሓደ ኽፉት ሜዳ ጌርና ኢና እንትርጉሞ ክብሉ እውን ኣመልከቱሎም። ኣብ መደምደምታ ቃለ ምዕዳኖም ቅዱስ ኣቦና ነቶም ኣባኡ ተረኽቡ ተወከልቲ ኣብ ሓድሽ ነገራት ኣምላኽ ክኢላታት ኩኑ ብፍጥነትን ብውፅኢታዊ መንገድን ተደሚርኩም ነቲ ንሱ ብህድኣት ዘምጾ ነቲ ኣረጊት ዓለም ካብ ምዉት ናብራ ሓራ ብምውፃእን ብሓባር ናብቲ ሓዳስ ከተማኡ ክንስጉመሉ ንኽእል መንገድታት ክፈቱ ክብሉ ጻውዒት ኣቕረቡሎም። እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገር ፈረንሳይ ዝገብርዎ ሃዋርያዊ ጉዕዞ ምስ ሲቪላዊ ሰበ ስልጣንን መንእሰያትን ቤተ ክርስቲያንን ዝግበር ርክባት ኣብ ከተማ ፓሪስ ናብ ቤት ጽሕፈት ዩኔስኮ ዘካይድዎ ምብጻሕ ከምኡውን ኣብ ከተማ መትስ ብዛዕባ ኣብ ኤውሮጳ ሰላምን ሓድነትን ዘተኰረ ኣኼባታት ዘጠቓለለ ክኸውን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም 2026 ናብ ሃገረ ፈረንሳ ክበጽሑ እዮም። ካብ መጀመርታ ዘመነ ጵጵስናዊ ማትሒዞም ድማ ሓምሻይ ኣህጉራዊ ሃዋርያዊ ዑደት ከካይዱ እዮም። ዳይሬክተር ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ማቴዎ ብሩኒ ትማለ ዓርቢ ዕለት 18 መስከረም ኣብ ዘካፈሎ ጋዜጣዊ መግለጺ ብዛዕባ እዚ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ኣመልኪቱ ቅዱስነቶም ናብ ፓሪስ ሉርድስ ሰሜናዊ ምብራቕ ከተማ መትስ ዘካይድዎ ጉዕዞ ምዃኑ ገሊጹ። ሃገረ ፈረንሳ ኸኣ ርእሰ ሊቃነ ጳጳሳት ልዮን ዝበጽሕዋ ዘለዉ ታሽዐይቲ ሃገር ክትከውን እያ። ኣብቲ ሃዋርያዊ ዑደቶም ቅዱስ ኣቦና ምስ ሰበ ስልጣንን ተወከልቲ መንግስትን እተሃገር ኣኼባታት ክካይዱ ምስ መንእሰያትን ኣብቲ ኸባቢ ዝርከቡ ካህናትን ክራኸቡ ናብ ናይ ግብረ ሰናይ ኣገልግሎታት ዝካየደሎም ቦታታት ክበጽሑ ናብ ቀንዲ ቤት ጽሕፈት ዩኔስኮ ዑደት ከካይዱን ከምኡውን ካልእ መደባት ዘጠቓለለ ሃዋርያዊ ጉዕዞ ከካይዱ እዮም። ብዘይካቲ ኣብ ዩኔስኮ ዘቕርብዎ መደረ ብኸፊል ብቋንቋ ፈረንሳይን ብኸፊል ከኣ ብቋንቋ እንግሊዝን ክኸውን እዩ። ከምኡውን ኣብቲ ኣብ ሜትስ ኣብ ዝካየድ ናብ መሰረት ኤውሮጳ ምምላስ ንሰላምን ሓድነትን ዝተሰሚያ ኼባ ዘቕርብዎ መደረ ብቋንቋ ፈረንሳይ ክኸውን እዩ። ማቴዎ ብሩኒ ኣስዒቡ ብዛዕባ ገለ ካብቲ ኣብዚ ጉዕዞ እዚ ክለዓል ዝኽእል ኣርእስትታት ተዛሪቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ማሕበረሰብ ፈረንሳይ ምስ ህዝባ ባህላ ታሪኻ ግን ከኣ ምስ እምነታ ከምኡውን ምስ ሓንቲ ነቶም ኣዝዮም ተኣፈፍቲ ዝኾኑ ውሉድ እተሃገርን ንድኻታትን ብዙሕ ኣገልግሎት እተወፍ ዘላ ቤተ ክርስቲያን ከም ዝራኸቡ ገለጸ። ብዛዕባ ሓንቲ ንገዛ ርእሳ ብዛዕባ ሕብረተሰብን ሰብኣውነትን ህይወትን ከምኡውን ምስ ሳይንስን ቴክኖሎጂያዊ ምዕባለን ሰብ ዝሰርሖ ኣስተውዕሎትን ዘለዋ ርክብ እትምርምር ዘላ ሃገር ክራኸቡ እዮም ድማ ይብል። ብዛዕባ ሓንቲ ንዓለም ክፍቲ ዝኾነት ሃገር እውን ክዛረቡ እዮም። ኣባኡ እውን ብዛዕባ ግጭታት ክጠቕሱ ትፅቢት ይግበረሎም ኣሎ በለ። ብሩኒ ወሲኹ ቤተ ክርስቲያን ኣብ ሕብረተሰብ ፈረንሳ ነቲ ኣብዚ ዘመን እዚ ዘሎ ብድሆታት ምላሽ ክትበሉ ኣብ እትጽዕረሉ ዘለዋ ግደ እውን ኣጉሊሑ። ታሪኽን ሃብትን ናይታ ኣብዚ ቀረባ ዓመታት ቁጽሪ ተጠመቕቲ እናወስኸ ዝኸደላ ዘሎ ቤተ ክርስቲያን ፈረንሳ ኣብ በዓለ ትንሣኤ 2026 ጥራይ 13,000 መንእሰያት ኣብቲ ሃገር ከም እተጠምቁ እውን ጠቒሱ።
ዳይሬክተር ቤት ጽሕፈት መራኸቢ ብዙሓን ቅድስቲ መንበር ቀጺሉ ዩኔስኮ ወዲ ሰብ ብዛዕባ ገዛ ርእሱ ብዛዕባ ታሪኹ ብዛዕባ መጻኢኡ ዘስተንትነሉ ስፍራ ምዃኑ ብምግላጽ ንኽቡር ዋጋ ስነ ጥበብን ትምህርትን ከም መሳርሒ ሰላም ብምትኳር ከም ዝበጽሕዎ እውን ኣመልኪቱ። ስነ ኣከባቢ ምስ ባህሊ ኣጸቢቑ ስለ ዝተኣሳሰረ ብኸመይ ኣገዳሲ ረቋሒ ከም ዝኸውን እውን ጠቒሱ ይርከብ። ቅድስቲ መንበርን ዩኔስኮን ኣብ 2027 መበል 75 ዓመት ናይ ዲፕሎማስያዊ ርክባቶም ክጽምብሉ እዮም ክብል ድማ ይምስክር። ኣብ መወዳእታ ማቴዮ ብሩኒ ንኤውሮጳን መጻኢኣን ሕሉፍ ህይወታን ከም ኣገዳሲ ፍረ ነገር ናይታ ናይ መወዳእታ ክፋል እቲ ጉዕዞ ዝኾነት ማለት ኣብ ዶብ እትርከብ ከተማ መት ዝገብርዎ ምብጻሕ ኣጉልሐ። ሓድነት በበይኑ ዝዓይነቱ ፍልልያት ሰላምን ንኻልኦት ባህልታት ክፉት ምዃንን ኣብዚ ናይ መወዳእታ ተኸታታሊ ኣርእስትታት ኣገዳሲ ዛዕባታት ምዃኖም እውን ኣመልከተ። ኣባላት ጉጅለ ልኡኻት ርእሰ ሊቃነ ጳጳሳት ድማ ብፁእ ካርዲናል ሆሴ ቶሎንቲኖ ዶ መንዶሳ ህየንተ ናይቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበርን ብፁእ ካርዲናል ዶሜኒክ መንበርቲ ሓለቓ ሃዋርያዊ ላዕለዋይ ቤት ፍርድን ብፁእ ካርዲናል ጆርጅ ኩዋካ ህየንተ ናይቲ ብዛዕባ ምስ እተፈላለዩ ሃይማኖታት ዝግበር ዘተ ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበርን ብፁእ ሊቀ ጳጳሳት ፊሊፖ ያኖኔ ህየንተ ናይቲ ብዛዕባ ጉዳያት ጳጳሳት ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበርን ክኾኑ እዮም። ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ድማ ኣብቲ ኣብ ከተማ ኒውዮርክ ዝካየድ ጉባኤ ውድብ ሕቡራት ሃገራት ክካፈሉ ክንዲ ዝኾኑ ኣብዚ ምስ ቅዱስነቶም ዝግበር ሃዋርያዊ ጉዕዞ ኣይክሳተፉን እዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 በዚ ናብ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ኣሰርቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ስዒቦም ዘካይድዎ ዘለዉ ክኸውን እዩ። ርእሰ ሊቃነ ጳጳሳት ፍራንቸስኮ ንፍሉይ ፍጻሜታት ወይ መደባት ንምስታፍ ናብ ስትራስቡርግ ብ2014፣ ናብ ማርሴል ብ2023፣ ናብ ኮርሲካ ብ2024 በጺሖም እዮም። ይኹን እምበር ወግዓዊ መንግስታዊ ምብጻሕ ናብ ሃገረ ፈረንሳይ ግን ኣየካየዱን። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብ 2008 ዓመተ ምህረት ኣብ መበል 150 ዓመት ዝኽሪ ናይ ግልጸት ሉርድስ ንምዝካር ናብታ ሃገር ሃዋርያዊ ዑደት ኣካይዶም። ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኸኣ 8 ሳዕ ናብ ሃገረ ፈረንሳ ምብጻሕ ከም ዘካየዱ ይዝከር። ሓደ ግዜ ድማ ብ1989 ናብቲ ኣብ ህንዳዊ ውቅያኖስ ዝርከብ ሪዮኒዮን ዝበሃል ኣብ ወጻኢ ሃገር ዝርከብ ግዝኣት ዞባ ሪዮኒዮን እውን በጺሖም እዮም። እቶም ቅድሚ ርእሰ ሊቃነ ጳጳሳት ልዮም መበል 14 ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት እውን ናብ ዩኔስኮ ዝበጽሑ ቀዳማይ ጳጳስ ምንባሮም ይዝከር። ኣብ 1980 ኣብ ትምህርትን ስነ ፍልጠትን ባህልን ኣብ እተወፈየ ትካል ውድብ ሕቡራት ሃገራት እውን መደረ ኣቕሪቦም እዮም። ናይ ውድብ ሕቡራት ሃገራት ትካል ሓልዮ ህፃናት ዩኒሴፍ ኩናት እናቐጽለ ኣብ ዝኸደሉ ዘሎ ንቈልዑን ህፃናትን ከቢድ ጉድኣት ናይቲ ዝቕጽል ዘሎ ግጭት ይስከሙ ከም ዘለዉ የጠንቅቕ። ነቶም ኣብቲ ግጭት ዝሳተፉ ዘለዉ ወገናት ከኣ ሰላማውያን ሰባት ብፍላይ ከኣ ቈልዑን ህፃናትን ከዕቁቡን ንሰብኣዊ ረድኤት ንኸይዓግቱን ጻውዒት ኣቕሪቡ። ኣብ ሃገረ የመን ንቈልዑን ህፃናትን ድሮ ጽንኩር ኩነታት ኣብ ኮይኑሉ ዘሎ እዋን ትካል ሓልዮ ቈልዑን ህፃናትን ውድብ ሕቡራት ሃገራት ኣብታ ሃገር ዝቕጽል ዘሎ ኩናት እናገደደ ብምኻዱ ቅድሚ ሕጂ ብዝያዳ ይሳቐዩ ከም ዘለዉ ኣጠንቂቑ። ዩኒሴፍ ኣብዚ ቀረባ እዋን ኣብ ዝረኸቦም ሓበሬታ ተመርኪሱ ከም ዝገለጾ ኣብ መላእ ማእከላይ ምብራቕ ዝቕጽል ዘሎ ኩናት ብዓሰርተታት ኣሽሓት ዝቝጸሩ ስድራ ቤታት ካባባይቶም ክወፁ የገድዶምን ንቈልዑን ህፃናትን ድማ ኣብ ሓደጋ የውድቖም ኣሎ ክብል የመላኽት። ኣብ ውሽጢ 2 ሰሙን ጥራይ ልዕሊ 57,000 ቈልዑ ዝርከብዎም ልዕሊ 140,000 ሰባት ተመዛቢሎም ከም ዘለዉ እቲ ትካል ሓቢሩ። ካብ ዕለት 3 መስከረም ንነጀው እንተወሓደ 9 ቈልዑ ከም እተቐትሉ 12 ድማ ከም ዝቖሰሉ ካልኦት 3 ድማ ኣብቲ ምዕራባዊ ገማግም ሃገረ የመን ምስ ዓደን ኣብ ዘራኽብ መንገዲ ብዝተኸስተ መጥቃዕቲ ሃለዋቶም ከም ዝጠፍአ ሓቢሩ። ኣብ ከምዚ ዝኣመሰለ ሕማቕ ኩነታት ዩኒሴፍ ንዅሎም ወገናት እቲ ግጭት ንሲቪላዊ ማሕበረሰብ ብፍላይ ንቈልዑን ህፃናትን ከዕቁቡ ኣህጉራዊ ሰብኣዊ ሕጊ ከኽብሩ ከምኡውን ህፁፅ ረድኤት ነቶም ዘድልዮም ሰባት ምእንቲ ክበጽሖም ክተሓባበሩን ብዘይ ዕንቅፋት ሰብኣዊ ረድኤት ይበጽሖም ከም ዘሎ ከረጋግጹን ጻውዒት ኣቕሪቡሎ።
ኣብዚ መዳይ እዚ ናይ ውድብ ሕቡራት ሃገራት ትካል ሓልዮ ቆልዑን ህፃናትን የመን ከም ዝገለጾ ድሮ ሓደ ካብቲ ኣብ ዓለም ዘሎ ዝኸፍአ ሰብኣዊ ቅልውላው ኣብታ ሃገር የጋጥም ከም ዘሎ ብምዝኽኻር ነቲ ኣብ ዝቐረባ እዋን ዘጋጠመ ዕንወት ብፍሉይ ዘተሓሳስብ ምዃኑ ድማ ኣጠንቀቐ። ቅድምቲ ናይ መወዳእታ ኩናት እውን ከይተረፈ ኣብ የመን ብግምት 12.2 ሚልዮን ቆልዑ ሰብኣዊ

0: ወሲኹ ይሕብር። ዩኒሴፍ ኣስዒቡ ብዙሓት ተንቀሳኸስቲ ጉጅለታት ጥዕናን ኣመጋግባን ናብ ማእከላት ተመዛበልትን እተጐዱ ማሕበረሰብን ከም ብሓድሽ ኣገልግሎታት ይጅምሩ ከም ዘለዉ እውን ኣመልኪቱ። ይኹን እምበር እቲ ትካል እዚ ጻዕርታት እዚ ብቕልጡፍና ተዳኸመ ይኸይድ ከም ዘሎን እኹል ከም ዘይኮነን የጠንቅቕ።
1: እዚ ሬድዮ ቫቲካን ኣብ መደብ መንእሰያትኹም ዘለኹም ብክርስቶስ ኣሕዋትን ሓትን ምሳኹም ዘለኹ ሓውኹም ንኸም ጳውሎስ ከም ዝፍለጥ ንተኸታታሊ ቤተክርስትያን ኣደን መምህርን ዝብል ኣርእስቲ ናባኹም ኣቢለዮ ስጋብ ሎምካ እግዚኣብሔር ረድዩና ራብዓይ ናይ መወዳእታ ክፋል በፂሕና ኣለና። ኣብዛ ናይ መወዳእታ ራብዒቲ ክፋል ድማ ቤተክርስትያን ካብ ምምሃር ዓዲ ኣይትውዕልን ኣይተቋርፅን ወትሩ ግዜ እትምህር ዓዲያ ዝብል ሓሳብ ክንርኢ ኢና። ስጋብ መወዳእታ ክትከታተሉ ብፍቅሪ ኣምላኽ ዕድመኩም። ከም መእተው ክኾነና እምበኣር ፍቁራን ኣሕዋት ብዙሕ ሰብ ብዙሓት መንእስያት እውን ሓደሓደ እዋን ቤተክርስትያን እቲ ቀደም ካብ ክርስቶስ ዝተቐበለቱ ሓቂ ሒዛ ሎሚ ግን ትምህር ከምዘየላ ፍሮዝን ከም ዝኾነት ከም ዝደረቐት ኣብ ሓደ ቦታ ደው ከም ዝበለት ገይሮም ዝርድኦም ኣሎ። እዚ ግን ጌጋ እዩ። ቤተክርስትያን ሕጂ እውን ብመንፈስ ቅዱስ ተመሪሓ ንደቃ ንምእመናና ንውሉዳ ትምህር ኣደ ከምቲ ቃሉ ኣብ ዕብራውያን ዝብለና ክርስቶስ ትማልሎምን ንዘለኣለም ህያው እዩ ዝብሎ። እዚ ህያው ክርስቶስ ኣብ ቤቱ ኣብ ቤተክርስትያን ብምስጢራቱ ገይሩ ነፍሲ ወከፍና ይበፅሓና። ብቅዱስ ቃሉ ገይሩ ድማ ብኣገልገልቱ ገይሩ ንነፍሲ ወከፍና እቲ ዘድሊ ዝሃንፅ ቃላቱ ይህበና። ቀዳማይ ነጥቢ ኣብዚ ክንሪኦ ዝደሊ ጎይታና መድሓና ኢየሱስ ክርስቶስ ንሃዋርያት ኣብ ወንጌል ዮሃንስ ምዕራፍ 14 ፍቕዲ 26 መንፈስ ቅዱስ ክምህረኩም እዩ፣ እቲ ኩሉ ኣነ ዝምሃርኩም ድማ ከዘኻኽረኩም እዩ እናበለ መንፈስ ቅዱስ ከም ዝምህረና ዕለት ዕለት ከም ዝምህረና እዩ ዘረድእ። ምሂርኩም እዩ ጥራይ ዘይኮነስ ክምህረኩም እዩ። መዓልታዊ መንፈስ ቅዱስ ክንዕድም ክንፀባብዮ መስዋዕቲ ቅዳሴ ተኾነ ኩሉ መንፈስ ቅዱስ ይካየድ። ስለዚ ነዚ ሓቂ እዚ ክንርድኦ ድምፁ ዕለት ዕለት ክንሰምዖ ከም ዘሎና ከምዚ ኣብ ሸልፍ ዝተቐመጠ መፅሓፍ ደሮና ኩሉ ዝዓልቦ ዘይኮነ ድምፁ ህያው እዩ፣ ሕጂ እውን ነባጊዑ ይጓሲ ኣሎ። እዛ ህያው ቤተክርስትያን ድማ እታ እውነተኛ ተሓቀኛ መጓሲ ኣምላኽ ዝርከበላ ቦታ እያ። ካልኣይ ነጥቢ ኣደ ብቐፃሊ ክትዛረብ ኣለዋ፣ ኣደ ብቐፃሊ ክትምህር ኣለዋ ዝብል ሓሳብ እዩ። ኣደ ወላ በቲ ብስጋ ክንሪኦ ከለና ሓንሳብ ምስ ተዛረበት በታ ቅድሚ 4 ዓመት ዝተዛረበታ ኣይኮነን ቲ ሂወት ዝካየድ ስድራ ቤት ዝካየድ ዕለት ዕለት ድምፃ ክተስማዕ ኣለዋ፣ ፍቅራ ክትገልፅ ኣለዋ፣ ሓሳባ ክትገልፅ ኣለዋ፣ ክትንከባኸብ ኣለዋ። እቲ ቆልዓ ከይጠም ከይቆር ድሃይ ትገብር፣ ናበይ ከይዱ እንታይ ይገብር ኣሎ፣ ክሕጎስ ከሎ ምስኡ ትሕጎስ፣ ክሓዝን ከሎ ምስኡ ትሓዝን፣ ሓሊፋ ትሓስብ። ቤተክርስትያን ካ ከምኡ እያ። ፍቁራን ኣሕዋት እቲ ስልጣን ናይ ቤተክርስትያን እምበኣር ፍቁራን ኣሕዋት ንኣና ንመጓሴ ከም ዝተዋሃበ ከምቲ ሙሴ ንእስራኤላውያን ተቐሚጡ ዝፈርዶም ዝነበረ ሕግታት ዘውፃሎም ዝነበረ ዘመሓዳድሮም ዝነበረ ከምኡ ካ ቤተክርስትያን ሎሚ ብሞራላዊ ዓይኒ ኮነ ብቴዎሎጋዊ ዓይኒ ኮነ ንዓለም ከይተርፈ ብርሃን ኮይና ኣብ ክብ ዝበለ ተቐሚጣ እትመርሕ ዘላ ኣደ እያ። ሳልሳይ ነጥቢ ክንሪኦ ዘለና ድማ እዚ ንዓኸኸ ብኸመይ ዝፀልወካ ንምንታይ ናብ ዛዕ ዘርስ ንፃርብ ዘለና እምበኣር ፍቁር ሓው ሓፍቲ ክርስትና ተረሲዑ ዝተርፍ ወይ ድማ ተቐሚጡ ከም ሙዚዮም ወይ ከዓ ቤተ መዘክር ዘይኮነ ክርስትና ህያው ምዃኑ ቤተክርስትያን ከዓ ህያው ኮይና ተዓይ ምዃና ትንቀሳቀስ ምዃና ሪል ዝኾነ ኦቴንቲክ ዝኾነ ቃሉ ሒዛ ትመላለስ ከም ዝኾነት ኣብ ሕሉፍ ዝተዓፅወት ከም ዘይኮነት ግን ኣብ ነፍሲ ወከፍና ተጋሂዳ ዘላ ነፍሲ ወከፍና ድማ ነዛ ቤት እዚኣ እንሰርሓ እናተለጋገብና ናብቲ ርእሲ ዝኾነ ክርስቶስ ክንዓቢ ከም ዘሎና ከዘኻኽረኩም ፈቱ። እምበኣር ፍቁራን ኣሕዋት ኣብዚ ክንገብሮ ዝፀናሕና ቤተክርስትያን ኣደን መምህርን ዝብል ሓሳባት ኣጠቓልል ኣቢለ ከቕርቡ እንተረኣ ኮይነ ከምቲ በዓል ቅዱስ ፓድሬ ፒዮ ዝበልዎ ብዙሕ መስቀል ምስ ሓለፈ بتكرسيان دعمو زغل أقافي عتكا قد في كذا زيت خيد مش بقوله نو بتكرسيان

0: ደያ ኢሎም ናብ ከምዚ ዝኣመሰለ ኣተሓሳስባ ክን ኣቱ ከተባብዐኩም ፈቱ ቤተክርስትያን ኣደም ምዃና ብዙሕ መስቀል እውን እንተሓለፍና ስቲል ቤተክርስትያን ኣዴና እያ። ስለዚ በዚ ኣረዳድኣ ነተሓቅታት ክንፍትሾ ክንምርምሮ ዕለት መፀ ብምስጢራት ክንነቅሕ ብምስጢራት ክንዓቢ ክንተባባዕ ክንደይ ሰናይ ባህ ዘብልን እዩ። ኣብ ታሪክ ተመሊስና ኣዕሚቕና ነገራት ክንፍትሽ እንተደኣ ጀሚርና ከዓ እቲ እምነትና ክርስትናና ካቶሊካውነትና ክንፈትዎ ክንጅምር ኢና። ብዛዕባ ሕሉፍና ታሪክና ቤተክርስትያን እንታይ ትምህር ነራ ሕጂ ከ እንታይ ትምህር ኣላ እንተደኣ ዘይፈሊጥና ግን በቲ ዕለታዊ ዝመፅእ ዘሎ ዝዋቃዕ ንፋሳት ተፀሊና ናብ ዘይተደልየ ድሓሩን ከጣዕሰና ዝኽእል ውሳኔታት ክንኣቱ ንኽእል ኢና። ብዙሓት መንስያት ውን ኣብ ከምኡ ኣትዮም እዮም ፍቅራን ኣሕዋት። እጅ ግን እዚ ትምህርቲ ብንኡስ ደረጃ ብንኡስ ዓቐን ኣቕሪብኒ ኣለና ብዝሰፍሐ ነፍሲ ወከፍም ከተንብቡ ክተፅንዑውን ከተባብዓኩም ፈቱ። እዘን ኣርባዕተ ክፋላት ብህድኣት ብፅሞና ዝተኸታተልኩም እግዚኣብሔር ባረኩም። ንካልኦት ኣሕዋት እውን ከተካፍልዎ ከተባብዕኩም ፈቱ። ዝመፅሶምን ብካልእ ርእሲ ክሳብ ንረኸብ ዘሰና እዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።